የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ ከቫቲካን ሬዲዮ የሚቀርብላችሁ ዕለታዊ ስርጭታችን ነው። በዛሬው ዝግጅታችን በካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ውስጥ የተናዛዡ ተግባራት በሚል ርዕስ በምዕራፍ 2 የተገለጸውን አስተምሮ እናቀርብላችኋለን። በየጠልቀው የምትታዳምጧቸውን መዝሙሮችንም መርጠንላችኋል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በትህትና እንጋብዛችኋለን። ከባልደረባዬ መብራት ወልደ ጊዮርጊስ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። የተናዛዡ ተግባራት ንስሐ፣ ተናዛዡ ሁሉንም ነገሮች በፈቃደኝነት እንዲፈጽም፣ ከልብ እንዲጸጸት፣ በከናፍር እንዲናዘዝ፣ ፍጹም ትህትና እንዲኖረውና ፍሬያማ ቀኖና እንዲፈጽም ይጠይቃል። ተናዛዥ ከሚፈጽማቸው ተግባራት መካከል የመጀመሪያውን ስፍራ የሚይዘው የልብ ጸጸት ነው። የልብ ጸጸት የነፍስ ሐዘንና በፈጸመው ኃጢአት ላይ ጥላቻ አሳድሮ እንደገና ኃጢአት ላለመፈጸም መወሰን ነው። እግዚአብሔርን ከሁሉም በላይ አልቆ ከማፍቀር የሚመነጭ ከሆነ የልብ ጸጸት ፍጹም የፍቅር ጸጸት ይባላል። እንዲህ ያለው የልብ ጸጸት ታናናሽ ኃጢአቶችን ይደመስሳል። ወዲያውኑም ወደ ምስጢረ ንስሐ ለመመለስ የሚያስችል ቁርጠኛ ውሳኔ ላይ ለመድረስ ካስቻለ ለታላላቅ ኃጢአቶችም ምሕረት ያስገኛል። ያልተሟላ ወይም ከፊል የሚባለው የልብ ጸጸት የእግዚአብሔር ስጦታ፣ የመንፈስ ቅዱስ አነሳሽነት ውጤት ነው። የኃጢአትን መጥፎነት ከመገንዘብ ወይም ዘላለማዊ ፍርድንና ኃጢአተኛውን የሚያሰጉ ሌሎች ቅጣቶችን ከማፍራት የሚመጣ የፍርሃት ጸጸት ነው። እንዲህ ያለው የህሊና መናወጽ በጸጋ ገፋፊነት ውስጣዊ ሂደት እንዲጀምር በማስቻል ይህንኑ ክንውን ለምስጢራዊው ስርየት ፍጻሜ ያበቃል። ነገር ግን ያልተሟላው የልብ ጸጸት በምስጢረ ንስሐ ምሕረት እንዲገኝ ይረዳል እንጂ በራሱ ለከበደ በደል ይቅርታን አያስገኝም። ይህን ምስጢር የሚቀበል ሰው በቃለ እግዚአብሔር ብርሃን በመመራት የህሊና ምርመራ ማድረግ አለበት። ለሁሉ ጉዳይ በይበልጥ የሚስማሙ ምንባቦች በአስርቱ ትእዛዛት፣ በወንጌላት በሚገኙ ሞራላዊ የትምህርተ ክርስቶስ አስተምሮችና የተራራውን ስብከትና የሐዋርያት ትምህርቶችን በመሳሰሉ ሐዋርያዊ መልእክቶች ውስጥ ይገኛሉ። ኃጢአትን መናዘዝ ወይም ማጋለጥ ሰብአዊ ከሆነ አመለካከት አንጻር እንኳ ነፃ ያደርገናል። ከሌሎች ጋር የምናደርገው እርቅንም ያቀላጥፍልናል። እንደዚህ በመሰለው የኑዛዜ መንገድ ሰው ጥፋተኛ የሆነበትን ኃጢአቱን ፊት ለፊት ያያል፣ ኃላፊነቱን ይወስዳል። ወደፊት አዲስ ሕይወት ለመምራትም ራሱን ለእግዚአብሔርና ለቤተ ክርስቲያን ምሕረት ሱታፌ እንደገና ግልጽ ያደርጋል። ለካህን መናዘዝ የምስጢረ ንስሐ ሁነኛ አካል ነው። ተናዛዦች በሚገባ ራሳቸውን ከመረመሩ በኋላ በውል የተረዷቸውን የከፉ ኃጢአቶችንም በሙሉ እጅግ ምስጢርና ከአስርቱ ትእዛዛት የመጨረሻዎቹን ሁለቱን ደንቦች የጣሰ እንኳ ቢሆኑም በኑዛዜ ወቅት በእነርሱ በራሳቸው መነገር አለባቸው። ምክንያቱም እነዚህ ኃጢአቶች አንዳንድ ጊዜ ነፍስን ክፉኛ ያቆስላሉ፣ በግልጽ ከሚፈጸሙ ኃጢአቶችም በበለጠ አደገኛ ናቸውና። የክርስቶስ ምእመናን ለማስታወስ የቻሏቸውን ሁሉ ኃጢአቶች ለመናዘዝ ጥረት በሚደረግበት ጊዜ ያለምንም ጥርጥር ሁሉንም ከመለኮታዊው ምሕረት ፊት ለይቅርታ ያቀርቧቸዋል። ነገር ግን እንዲያ ከማድረግ የሚቆጠቡና እያወቁም በውስጣቸው ያመቁ በካህኑ አማላጅነት ከመለኮታዊው ቸር ጌታ ፊት ለምሕረት አንዳች ነገር አያቀርቡም። ምክንያቱም አንድ የታመመ ሰው ቁስሉን ለሐኪም ለማሳየት በእጅጉ ከፈራ ሐኪሙ ለማያውቀው በሽታ ሕክምና አያደርግምና። በቤተ ክርስቲያን ትእዛዝ መሠረት ነፍስ ካወቀ በኋላ እያንዳንዱ ምእመን የከፋ በደሎችን ቢያንስ በዓመት አንድ ጊዜ በታማኝነት እንዲናዘዝ ግዴታ አለበት። ማንም ሰው ከባድ ኃጢአት መፈጸሙን ካወቀ በጥልቅ ቢጸጸትም እንኳን ቅዱስ ቁርባን ለመቀበል አስገዳጅ ምክንያት ከሌለና ወደ መምህረ ንስሐ ዘንድ መቅረብ የማይችል ከሆነ በስተቀር ምስጢራዊ ስርየት ሳያገኝ መቅረብ የለበትም። ልጆች ለመጀመሪያ ጊዜ ቁርባን ከመቀበላቸው በፊት ምስጢረ ንስሐ መፈጸም አለባቸው። ግዴታ ይሁን እንጂ የየዕለቱን ክስተት ትናንሽ ወይም ጥቃቅን ኃጢአቶች መናዘዝን ቤተ ክርስቲያን በአንክሮ ትደግፋለች። በእርግጥም የዚህ ዐይነቱ ኑዛዜ ሕሊናችንን እንድናንጽ፣ ክፉ ዝንባሌዎቻችንን እንድንታገል፣ ራሳችን በክርስቶስ መዳንን እንድናገኝና በመንፈስ ቅዱስ ሕይወት እንድንራመድ ያግዘናል። በዚህ ምስጢር አማካኝነት የአብን የምሕረት ስጦታ በይበልጥ አዘውትረን ከተቀበልን እርሱ መሐሪ እንደሆነና እኛም መሐሪ ለመሆን እንገፋፋለን። ኃጢአቶቹን የሚናዘዝ ማንም ሰው ከእግዚአብሔር ጋር እየሠራ ነው። እግዚአብሔር ኃጢአቶቻችሁን ይከሳል፣ እናንተም ከወነጀላችኋቸው ከእግዚአብሔር ጋር አንድ ትሆናላችሁ። ሰውና ኃጢአተኛ ሁለት የተለያዩ እውነታዎች ናቸው። ማለትም ሰው የሚለውን ቃል ስትሰሙ እግዚአብሔር የፈጠረው መሆኑ፣ ኃጢአተኛ የሚለውን ስትሰሙ ግን ይህ ራሱ ሰው የሠራው መሆኑን ተገንዘቡ። እግዚአብሔር የፈጠረውን ያድነው ዘንድ የፈጠራችሁትን አውድሙ። የሠራችሁን መጥላት ስትጀምሩ ለክፉ ሥራዎቻችሁ ራሳችሁን እየከሰሳችሁ ነውና መልካም ሥራዎቻችሁ የሚጀምሩት ያኔ ነው።
የመልካም ሥራዎች ጅምር የክፉ ሥራዎች ኑዛዜ ነው። እውነት ሥሩና ወደ ብርሃን ግቡ። የቅዱስ አጎስጢኖስ አስተምህሮ። የኃጢአት ካሳ። ባልንጀራንን ብዙ ኃጢአቶች ያሳዝኑታል። ጉዳቱን ለመካስ ይቻል ዘንድ ማንም ሰው የተቻለውን ሁሉ ማድረግ አለበት። ለምሳሌ የተሰረቀን ንብረት መመለስ፣ ስሙ የጠፋውን ሰው ክብሩ እንዲመለስለት ማድረግ፣ ለጉዳት ካሳ መክፈል። ቀለል ያለ ፍርድ ይህን ያህል ይጠይቃል። ነገር ግን ኃጢአት ራሱን ኃጢአተኛውን ደካማ ያደርገዋል፣ ይጎደዋልም። ከእግዚአብሔርና ከባልንጀራው ጋር ያለው ግንኙነትም እንደዚሁ ስርየተ ኃጢአትን ይደመስሳል። ነገር ግን ኃጢአት የፈጠረውን ቀውስ ሁሉ መፈወስ አይችልም። ኃጢአተኛው ከወደቀበት መነሳቱ ስለሆነ ለሠራው ኃጢአት ማስተካከያ ይሆን ዘንድ የተሻለ ነገር በመሥራት ገና ሙሉ መንፈሳዊ ጤንነቱን መልሶ ማግኘት አለበት። ለፈጸመው ኃጢአት ቀኖና መፈጸም ወይም ኃጢአቱን ማስተሰረይ አለበት። ይህ ለኃጢአት ካሳ መክፈል ንስሐም ተብሎ ይጠራል። መምህረ ንስሐ ወይም አናዛዡ የሚሰጠውን የንስሐ ቅጣት የተናዛዡን ግላዊ ሁኔታ በማመዛዘን በእርሱ መንፈሳዊ ደህንነት ላይ ማነጣጠር አለበት። ቅጣቱ በተሻለ መጠን ከሠራው ኃጢአት ክብደትና ባሕሪ ጋር ተመጣጣኝ መሆን አለበት። ይህም ጸሎት፣ መባ፣ የምሕረት ሥራዎች፣ ባልንጀራን መርዳት፣ በገዛ ራስ ፈቃድ ከልዩ ልዩ ምቾት መታቀብ፣ መሥዋዕቶችን፣ ከሁሉም በላይ ደግሞ መሸከም ያለብንን መስቀል በትዕግሥት መቀበልን ያካትታል። እንዲህ የመሳሰሉት የንስሐ ቅጣቶች ኃጢአታችንን ለአንዴና ለምንጊዜም ብቻውኑ ካስተሰረየው ከክርስቶስ ጋር ያመሳስሉናል። ከእርሱ ጋር መከራ እስከተቀበልን ድረስ ከሙታን ከተነሳው ክርስቶስ ጋር የጋራ ወራሾች ያደርጉናል። ወደ ሮሜ ምዕራፍ 8 ቁጥር 17 ወደ ሮሜ ምዕራፍ 3 ቁጥር 25 እና አንደኛ ዮሐንስ ምዕራፍ 2 ከ1 እስከ 2። ነገር ግን እኛ ስለ ኃጢአታችን የምንከፍለው ካሳ በኢየሱስ ክርስቶስ አማካይነት እንዳልተፈጸመ ሁሉ የእኛነቱን ከፍ አድርገን ማየት የለብንም። በገዛ ራሳችን ምንም መከወን የማንችለው እኛ በራሳችን እንደፈጸምነው ሁሉ በሚያበረታታን በእርሱ ትብብር ሁሉን መፈጸም እንችላለን። ስለዚህ ሰው በራሱ የሚመካበት ምንም ነገር የለም። መመኪያችን ለጸጸት የተገቡ ፍሬዎችን በማስገኘት ቀኖና የምንፈጽምበት እርሱ ክርስቶስ ነው። ለእነዚህ ፍሬዎች ኃይላቸው እርሱ ነው። በእርሱ አማካይነት ለአብ ይቀርባሉ፣ በእርሱም አማካይነት በአብ ተቀባይነት ያገኛሉ። ወደ ፊልሞና ምዕራፍ 4 ቁጥር 13 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 17 ወደ ገላትያ ምዕራፍ 6 ቁጥር 14 እና የሉቃስ ወንጌል ምዕራፍ 3 ቁጥር 8 ይህን ምስጢር የሚፈጽመው አገልጋይ ክርስቶስ የእርቅን አገልግሎት በአደራ ለሐዋርያቱ በመስጠቱ ጳጳሳት፣ የሐዋርያት ተተኪዎች ጳጳሳትና የእነርሱ ተባባሪዎች የሆኑት ካህናት ይህን የእርቅ አገልግሎት ተግባራዊ ማድረግ ይቀጥላሉ። በእርግጥም ማዕረገ ክህነትን ስለተቀበሉ ጳጳሳትና ካህናት በስመ አብ ወወልድ ወመንፈስ ቅዱስ ኃጢአትን ይቅር የማለት ሥልጣን አላቸው። የኃጢአት ስርየት ከእግዚአብሔር ጋር ያስታርቃል። እንዲሁም ከቤተ ክርስቲያን ጋር ከጥንት ጀምሮ ጳጳስ የአንዲት የተለየች ቤተ ክርስቲያን የሚታይ መሪ ስለሆነ የማስታረቅ ሥልጣንና አገልግሎት መብት እንዳለው እሙን ሲሆን፣ የንስሐ ደንቦችም ዋና ወሳኝ እርሱ ነው። በቤተ ክርስቲያን ሕግ መሠረት ተባባሪዎቹ ካህናት ይህን ተግባር የሚያከናውኑት ከጳጳሳቸው ወይም አበምኔቱ ወይም ከርዕሰ ሊቃነ ጳጳሳቱ በተሰጣቸው ሥልጣን መጠን ነው። አንዳንድ ከበድ ያሉ ኃጢአቶች ከፍተኛውን ቤተ ክርስቲያናዊ ቅጣት ውግዘትን የሚያስከትሉ በመሆናቸው ምስጢራትን ከመቀበል ከማገዳቸው በላይ ሌሎች ቤተ ክርስቲያናዊ ተግባራትን የማከናወን መብትም ይነፍጋሉ። በዚህም የተነሳ በርዕሰ ሊቃነ ጳጳሳት ወይም በአካባቢው ጳጳስ አሊያም በእነርሱ ሥልጣን በተሰጣቸው ካህናት ካልሆነ በቀር ፍትሐት በቀኖናዊው መሠረት ሊሰጣቸው አይችልም። በሞት አደጋ ጊዜ ማንኛውም ካህን ከማናዘዝ ሥልጣን የታገደ እንኳን ቢሆን ለማንኛውም ኃጢአት ወይም ለማንኛውም ውግዘት ፍትሐት ሊያደርግ ይችላል። ምእመናን ምስጢረ ንስሐን እንዲፈጽሙ ካህናት ማበረታታት አለባቸው። ይህን ምስጢር ለመፈጸም ክርስቲያኖች በአግባቡ በጠየቋቸው ጊዜያት ሁሉ መገኘትም ይኖርባቸዋል። ምስጢረ ንስሐ በሚከናወንበት ጊዜ ካህኑ የሚፈጽመው አገልግሎት አንዲት በግ ጠፍታበት ፍለጋ የሄደውን መልካም እረኛ፣ ቁስል የሚጠግነውን መልካም ሳምራዊ፣ አባካኝ ልጁ ከሄደበት ሲመለስ መልካም አቀባበል ያደረገለትን አባት፣ ፍርዱ ርቱዕና መሐሪ የሆነውን የሐቀኛና ትክክለኛ ዳኛ ተግባር ነው። ካህኑ እግዚአብሔር ለኃጢአተኛው ምሕረቱንና ፍቅሩን የሚያሳይበት ምልክትና መሣሪያ ነው። የንስሐ አባት የእግዚአብሔር ምሕረት ጌታ አይደለም፣ አገልጋይ እንጂ። የዚህ ምስጢር አገልጋይ ራሱን ከክርስቶስ ሐሳብና ፍቅር ጋር ማዋህድ ይኖርበታል። የክርስቲያናዊ ምግባር የተረጋገጠ ዕውቀት፣ ሰው ልጅ ተግባራት ግንዛቤ፣ እንዲሁም ለኃጢአተኛው አክብሮትና ስሜት ሊኖረው ይገባል። እውነትን ማፍቀር ለቤተ ክርስቲያን አስተማሪነት ሥልጣን ታማኝ መሆንና ንስሐ የሚገቡ ሰዎችን ወደ መዳንና በሳልነት የሚመራ መሆን አለበት። አናዛዡ ኃጢአተኛው የእግዚአብሔር ምሕረት እንዲያገኝ መጸለይና ተጋድሎ ማድረግ አለበት።
ከአገልግሎቱ ታላቅነትና ከሚሻው ከፍተኛ ጥንቃቄ እንዲሁም ለሰዎች ከሚያስፈልገው አክብሮት አንጻር የንስሐ ቃል እንዲቀበል ኃላፊነት የተሰጠው ማንኛውም መምህረ ንስሐ ለፈጸሟቸው ኃጢአቶች ያናዘዘዋቸውን ሰዎች ድርጊቶች በፍጹም ምስጢር ይጠብቅ ዘንድ ቤተ ክርስቲያን ከባድ ቅጣቶችን በመደንገግ ታግደዋለች። ተናዛዦች ከሰጡት የኑዛዜ ቃል ስለ ሕይወታቸው ያወቀውን ማናቸውም ነገር ለምንም ሊጠቀምበት አይችልም። ምስጢሩ አንዳች ልዩነት ሳይደረግበት ምስጢራዊ ማህተም ይባላል። ንስሐ የገባው ሰው ያሳወቀው ድርጊት በምስጢሩ የታተመ ነውና።

የምስጢሩ ውጤቶች የምስጢረ ንስሐ ኃይሉ ዳግመኛ የእግዚአብሔር ጸጋ እንድናገኝ ማስቻሉና እንዲሁም ከእርሱ ጋር በልባዊ ወዳጅነት እንድንተሳሰር ማድረጉ ነው። በመሆኑም የዚህ ምስጢር ዓላማና ውጤት ከእግዚአብሔር ጋር መታረቅ ነው። ምስጢረ ንስሐን በተጸጸተ ልብና በመንፈሳዊ አቋም ለሚቀበሉ እርቅ አብዛኛውን ጊዜ የህሊና ሰላምና እፎይታ ከጥልቅ የመንፈስ መጽናናት ጋር ያስገኛል። በእርግጥም ከእግዚአብሔር ጋር የሚደረግ እርቅ እውነተኛውን የመንፈስ ትንሣኤ፣ የእግዚአብሔር ልጆች የሕይወት ክብርና ቡራኬ፣ ከዚህም ውስጥ እጅግ የላቀውን የእግዚአብሔር ወዳጅነት መልሶ ያስገኛል። ይህ ምስጢር ከቤተ ክርስቲያን ጋር ያስታርቀናል። ኃጢአት የወንድማማችነት ሱታፌን ይጎዳል፣ እንዲያውም ይበጥሰዋል። ምስጢረ ንስሐ ያድሰዋል ወይም መልሶ ይገነበዋል። በዚህ ሁኔታ ከቤተ ክርስቲያናዊ ሱታፌ ዳግም የተደመረውን ሰው ማዳን ብቻ ሳይሆን ከአካላቷ አንዱ በሠራው ኃጢአት ምክንያት የተጎሳቀሎችውን ቤተ ክርስቲያንም ሕይወት እንዲንሰራራ ያደርገዋል። ኃጢአተኛው ዳግም ከቅዱሳን ሱታፌ በመመስረቱ የክርስቶስ አካል ሕያዋን ብልቶች ሁሉ ማለትም ገና በምድራዊ ጉዞ ላይ የሚገኙ ሰዎች ወይም አስቀድመው ወደ ሰማያዊ አገራቸው የገቡ ጻድቃን በመካከላቸው በሚያደርጉት መንፈሳዊ መረዳዳት ይበልጥ ይጎለብታል። በዚህ ምስጢር ኃጢአተኛው ራሱን ከመሐሪው እግዚአብሔር ፍርድ ፊት አቅርቦ በምድራዊ ሕይወቱ ማብቂያ ስለሚጠብቀው ፍርድ አስቀድሞ ያስባል፣ በሆነ መንገድ ያሰላስላል። የሕይወትና የሞት ምርጫ የቀረበልን አሁን በዚህ ሕይወት ሳለን ነውና በታላቅ ኃጢአት ምክንያት ከታገድንበት ከመንግሥተ ሰማይ መግባት የምንችለው ንስሐ በመግባት ብቻ ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11፣ ወደ ገላትያ ምዕራፍ 5 ከቁጥር 19 እስከ 21፣ ዮሐንስ ራእይ ምዕራፍ 22 ቁጥር 15። በንስሐና በእምነት ወደ ክርስቶስ በመመለስ ኃጢአተኛ ከሞት ወደ ሕይወት ይሸጋገራል እንጂ ወደ ፍርድ አይመጣም። የዮሐንስ ወንጌል ምዕራፍ 5 ቁጥር 24። የኃጢአት ስርየት። የስርየተ ኃጢአት ትምህርተ ሃይማኖትና በቤተ ክርስቲያን የሚሆነው አፈጻጸሙ ከምስጢረ ንስሐ ፍሬዎች ጋር በጥብቅ የተያያዘ ነው። ስርየተ ኃጢአት በደሉ ይቅር የተባለለት ኃጢአት የሚያስከትለው ጊዜያዊ ቅጣት በእግዚአብሔር ፊት መደምሰስ ሲሆን፣ ሸክሙ የወረደለት ምእመን በውል በታወቁ ሁኔታዎች የመዳን አገልጋይ በመሆኗ የክርስትና የቅዱሳን ካሳ መዝገብ ሰጭና እነርሱንም የመፈጸም ሥልጣን ያላት ቤተ ክርስቲያን በምትከውነው ድርጊት አማካኝነት የሚያገኘው ምሕረት ነው። በኃጢአት የተነሳ ከሚሆን ጊዜያዊ ቅጣት ከፊሉንም ይሁን ሙሉ በሙሉ እንደማስወገዱ ስርየት ከፊል ወይም ፍጹም ሊሆን ይችላል። ስርየት ለሙታንም ለሕያዋንም ሊሰጥ ይችላል። የኃጢአት ቅጣቶች። ይህንን ትምህርት ሃይማኖትና የቤተ ክርስቲያን ተግባር ለማወቅ ኃጢአት የሚያስከትላቸው ድርብ ውጤቶች መገንዘብ ያስፈልጋል። የከፋ ኃጢአት ከእግዚአብሔር ጋር የሚኖረንን ሱታፌ ያግዳል። በዚህም የተነሳ ዘላለማዊ ሕይወት ያሳጠናል። ይህም የኃጢአት ዘላለማዊ ቅጣት ይባላል። በሌላ በኩል ደግሞ ኃጢአት ሁሉ ቀላል ኃጢአት ቢሆንም ጤናማ ያልሆነና ከፍጥረታት ጋር የሚያስረን ግንኙነትን ያስከትላል። ይህም እዚሁ በምድር ላይ ወይም ከሞት በኋላ ንስሐ ቦታ በሚባለው ስፍራ መንጻት ይኖርበታል። ይህ መንጻት ሰውን ከኃጢአት ጊዜያዊ ቅጣት ነፃ ያወጣዋል። እነዚህ ሁለት ቅጣቶች ከኃጢአት ባሕሪ የመነጩ እንጂ እግዚአብሔር ከውጭ እንደፈጸማቸው የበቀል ቅጣቶች ተደርገው መቆጠር የለባቸውም። ከጋለ ፍቅር የሚመነጭ መለወጥ ምንም አይነት ቅጣት በማይኖርበት ሁኔታ የኃጢአተኛውን ፍጹም መንጻት ሊያስገኝ ይችላል። የኃጢአት ይቅርታ ማግኘትና ወደ እግዚአብሔር ሱታፌ መመለስ ከኃጢአት ዘላለማዊ ቅጣት መዳንን የሚያስከትል ሲሆን፣ ጊዜያዊ የኃጢአት ቅጣት ግን እንዳለ ይቀራል። ማንኛውንም አይነት ሥቃይና ፈተና በትዕግሥት በመቀበልና ጊዜው ሲደርስ ሞትን በእርጋታ በመቀበል ጊዜያዊውን የኃጢአት ቅጣት እንደ ጸጋ ለመቀበል ክርስቲያኑ ጥረት ማድረግ አለበት። በምሕረትና ፍቅር ሥራዎች እንዲሁም በጸሎትና በልዩ ልዩ የንስሐ ሥራዎች ክርስቲያኑ አሮጌውን ሰው ፍጹም አውልቆ መጣልና አዲሱን ሰው መልበስ አለበት። የሐዋርያው የጳውሎስ መልእክት ወደ ኤፌሶን ምዕራፍ 4 ቁጥር 22ና ቁጥር 24። የቅዱሳን ሱታፌ። ከሠራው ኃጢአት ነጽቶ በእግዚአብሔር ጸጋ በመታገዝ ቅዱስ ለመሆን የሚሻ ክርስቲያን ብቻውን አይደለም። ምክንያቱም የእያንዳንዱ የእግዚአብሔር ልጅ ሕይወት ከክርስቶስ ጋር የተሳሰረ ነው። የእያንዳንዱ የእግዚአብሔር ልጅ ሕይወት በክርስትና በክርስቶስ አማካይነት ድንቅ በሆነ መንገድ ከሌሎቹ ክርስቲያን ወንድሞች ሁሉ ሕይወት ጋር በክርስቶስ ምስጢራዊ ሥጋ ልዕለ ተፈጥሯዊ አንድነት ልክ በአንድ ምስጢራዊ አካል እንደሚሆን ተሳስሯል። በቅዱሳን ሱታፌ አስቀድመው ከሰማያዊ ቤታቸው በገቡ ምእመናን በንስሐ ቦታ ለኃጢአታቸው ካሳ በመክፈል ላይ ባሉትና ገና የምድር ላይ ጉዞአቸውን ባልጨረሱት መካከል ነባራዊ የፍቅር ግንኙነት አለ። እንዲሁም በመካከላቸው ከፍተኛ የመልካም ነገሮች ሁሉ ልውውጥ አለ። በዚህ አስደናቂ መረዳዳት የአንዱ ኃጢአት ሌሎችን ከመጉዳት ይልቅ የአንዱ ቅድስና ሌሎችን ይጠቅማል። በዚህም አኳኋን ወደ ቅዱሳን ሱታፌ መመለስ የተጸጸተውን ኃጢአተኛ በአጭር ጊዜና በአጥጋቢ ሁኔታ ከኃጢአት ቅጣት እንዲነጻ ያደርገዋል። በቅዱሳን ሱታፌ የሚገኙትን እነዚህን መንፈሳዊ ሀብቶች የቤተ ክርስቲያን መዝገብ እንላቸዋለን።
ይህም መዝገብ በዘመናት የተጠራቀመ የቁሳቁሶች ጠቅላላ ድምር አይደለም። በተቀራኒው የቤተ ክርስቲያን መዝገብ በጭራሽ የማይነጥፍ ልክ የሌለው እሴት ሲሆን፣ ይህም የክርስቶስ ትሩፋቶች በእግዚአብሔር ፊት ያስገኙት ነው። መላውም የሰው ልጅ ከኃጢአት ነፃ ሆኖ ከአብ ጋር ግንኙነት ይኖረ ዘንድ የተሰጡ ሲሆኑ፣ ራሱ ክርስቶስ መድኃኒት ስለሆነ የአዳኝነቱ ካሳዎችና ትሩፋቶች ሕልውናቸውንና ኃይላቸውን የሚያገኙት በእርሱ ነው። ይህ መዝገብ የብጽዕት ድንግል ማርያምን ጸሎቶቹንና መልካም ሥራዎቿን ሁሉ የሚያካትት ነው። በእርግጥም እነዚህ ሀብቶች ብዙዎች የማይመረምሩ በእግዚአብሔር ፊት ዘወትር አዲሶች ሲሆኑ፣ እንዲሁም የቅዱሳን ሁሉ ጸሎቶች፣ መልካም ሥራዎች የጌታ ክርስቶስን ፈለግ በመከተል ሕይወታቸውን በጸጋ የቀደሱና እግዚአብሔር አብ በአደራ የሰጣቸው ተልእኮ የፈጸሙ ሁሉ በዚህ መዝገብ ውስጥ ይካተታሉ። በዚያ ከውሃን የገዛ ራሳቸውን ደህንነት አግኝተዋል። እንዲሁም ምስጢራዊ አካል በሆነችው ቤተ ክርስቲያን ውስጥም ለወንድሞቻቸው ደህንነት ተባባሪዎች ሆነዋል። በቤተ ክርስቲያን አማካኝነት ከእግዚአብሔር ስርየተ ኃጢአት ማግኘት። ስርየተ ኃጢአት የሚገኘው የማሰርና የመፍታት ሥልጣን በኢየሱስ ክርስቶስ በተሰጣት ለኃጢአታቸው ጊዜያዊ ቅጣት የምሕረት አባት ከሆነው ከእግዚአብሔር አብ ምሕረት እንዲያገኙ በምታማልደውና የክርስቶስንና የቅዱሳንን የትሩፋቶች መዝገብ በምትከፍተው ቤተ ክርስቲያን አማካኝነት ነው። ስለሆነም ቤተ ክርስቲያን እነዚህን ክርስቲያኖች ለመርዳት ብቻ ሳይሆን የርኅራኄ የንስሐና የፍቅር ሥራን ያከናውኑም ዘንድ ለመገፋፋት ጥረት ታደርጋለች። የሞቱና አሁን በመንጻት ላይ ያሉት ምዕመናን የዚያን የቅዱሳን ኅብረት አባላት ስለሆኑ ልንረዳቸው የምንችልበት አንደኛው መንገድ ጊዜያዊ ቅጣት እንዲደመሰስላቸውና ስርየተ ኃጢአት እንዲያገኙ ስለ እነርሱ መለመን ነው። የምስጢረ ንስሐ አፈጻጸም። እንደ ሌሎች ምስጢራት ሁሉ ንስሐ ሥርዓተ አምልኳዊ ተግባር ነው። በአፈጻጽሙ ወቅት የሚከናወኑ ድርጊቶች የካህኑ ሰላምታና ቡራኬ ሕሊናን ለማብራትና ጸጸትን ለማጫር ቃለ እግዚአብሔርን ማንበብና ንስሐን እንዲፈጽሙ መገፋፋት፣ ኑዛዜ ማለትም ኃጢአትን ማመንና ለካህናት መንገር፣ የተሰጡትን ቅጣት መቀበል፣ የካህኑ ፍትሐት መስጠት፣ የምስጋናና የውዳሴ ጸሎት እንዲሁም በካህኑ ቡራኬ ማሰናበትን ያጠቃልላል። የቁስጥንጥንያ ሥርዓት አምልኮ ስርየትን በምልጃ መልክ በአስደናቂ ሁኔታ ለሚገልጹ ለበርካታ ዘዴዎች ወይም ቀመሮች ዕውቅና ይሰጣል። ዳዊት ኃጢአቱን በተናዘዘ ጊዜ በነቢዩ ናታን አማካኝነት ይቅርታ ያደረገለት መሪር እንባ ያነባውን ጴጥሮስን ይቅር ያለ፣ በእንባዋ እግሩን ያጠበችውን ዜማዊት ፈሪሳውያንና የኮብላዩን ልጅ ይቅር ያለ አምላክ በእኔ በኃጢአተኛው አማካኝነት በዚህና በመጪው ሕይወት ይቅር ይበላችሁ፣ ያለ ኩነኔም በአስፈሪው መንበሩ ፊት ለመቅረብ ያብቃችሁ። ለዘለዓለምም እርሱ የተቀደሰ ይሁን፣ አሜን። ምስጢረ ንስሐ ራሳችንን በአንድነት ለኑዛዜ በምናዘጋጅበት በጋራ ሊካሄድ ይችላል። በዚህም ጊዜ ለሚደረገልን ይቅርታ በአንድነት ምስጋናን እናቀርባለን። እዚህ ላይ የኃጢአቶች ግላዊ ኑዛዜና ግላዊ መንጻት ከንባብና ከስብከት ጋር በጋራ የሚደረግ የልቡና ምርምራን፣ በጋራ የይቅርታ ጥያቄንና በጋራ የሚደረግ የአባታችን ሆይ ጸሎትን ከቅዳሴ ጋር ያካትታል። ይህም የጋራ አከባበር የንስሐን ቤተ ክርስቲያናዊ ባሕሪ ይበልጥ ጉልህ አድርጎ ይገልጸዋል። ይሁን እንጂ በምንም አይነት ሁኔታ ቢፈጸም ምስጢረ ንስሐ በባሕሪው ሁል ጊዜ የሥርዓተ አምልኮ ሥራ ነው። ስለዚህም ቤተ ክርስቲያናዊ ይፋዊ ተግባር ነው። እጅጉን ግድ የሚል ሁኔታ በተፈጠረ ጊዜ በጋራ የሚከበር አጠቃላይ ኑዛዜና አጠቃላይ ፍትሐት ሊካሄድ ይችላል። እንደዚህ ያለው ሁኔታ የሚፈጠረው ሞት በከፍተኛ ሁኔታ በሚያንዣብብበት ወቅት ካህኑ ወይም ካህናቱ ኑዛዜ ለመስማት ጊዜ ሲያጥራቸው ሊሆን ይችላል። ከዚህም ሌላ እንደ ተናዛዦቹ ብዛት የእያንዳንዱን ግለሰብ ኑዛዜ በተገቢው የጊዜ መጠን ለመስማት የሚችሉ በቂ አናዛዦች ባለመኖራቸው ይህ ከባድ ሁኔታ አጋጥሞ ንስሐ የሚገቡ ሰዎች የራሳቸው ጥፋት ባልሆነ ምክንያት ምስጢራዊ ጸጋ ወይም ቅዱስ ቁርባን ሳይቀበሉ ለረጅም ጊዜ እንዳይቆዩ ሲታሰብ ነው። በዚህ ሁኔታ ስርየቱ ዋጋ ያለው ይሆን ዘንድ ምዕመናን በተጠየቀው ጊዜ ውስጥ ኃጢአታቸውን በየግላቸው የመናዘዝ ዕቅድ ሊኖራቸው ይገባል። ለአጠቃላይ የስርየት ተግባር ተፈላጊ

0: አምስት
1: እርሱ እንዲያድናቸው የሚፈልጉትን ህሙማን የሚያስታምም ሐኪም ነው። እንዲነሱ በማድረግም ወንድማማች ህብረት ጋር መልሶ ይቀላቅላቸዋል። በዚህ መከዋን ግላዊ ኑዛዜ ከምንም ይበልጥ ከእግዚአብሔርና ከቤተ ክርስቲያን ጋር መታረቅን የሚያሳይ ሁነኛ መገለጫ ነው።

ክቡራትና ክቡራን አድማጮቻችን በካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ውስጥ የተናዛዡ ተግባራት በሚል ርዕስ የቀረበውን የትምህርተ ክርስቶስ አስተምሮ ክፍል ሁለት ዝግጅት በዚህ እናጠቃልላለን። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ ጥያቄ ወይም አስተያየት ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ክብር ለኢየሱስ ክርስቶስ ይሁን። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክብራትና ክብሮን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የቅዳሜ ሐምሌ 11 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን የካስቴል ጋንዶልፎ ከተማ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ የክብር ኮንሰርት ማዘጋጀቱን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዩክሬን ለፍትሐዊ ሰላም ቅድመ ሁኔታዎች እንዲኖሩ መጠየቃቸውን በሁለተኛው ዜናችን እናስደምጣችኋለን። ንግሥት ካሚላ ከዓለም አቀፍ የገዳማውያት የበላይ አለቆች ተወካዮች ጋር ተገናኝተው መምከራቸውን የተመለከተ ዘገባ በሦስተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። የካስቴል ጋንዶልፎ ከተማ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ የክብር ኮንሰርት ማዘጋጀቱ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጋ ወቅት የእረፍት ጊዜያቸውን የሚያሳልፉበት የአልባኑ ሀገረ ስብከት ለቅዱስነታቸው ክብር ኮንሰርት ማዘጋጀቱን አስታውቋል። ሀገረ ስብከቱ ኮንሰርቱን የሚያቀርበው በካስቴል ጋንዶልፎ በሚገኘው ሐዋርያዊ ሕንፃ ውስጥ ቅዳሜ ሐምሌ 11 2018 ዓመተ ምህረት እንደሆነ ገልጿል። የአልባኑ ሀገር ስብከት በካስቴል ጋንዶልፎ በሚገኘው ሐዋርያዊ ሕንፃ ውስጥ ቅዳሜ ሐምሌ 11 2018 ዓመተ ምህረት ከምሽቱ 3 ሰዓት ጀምሮ በሚቀርበው ኮንሰርት ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሚገኙ ሲሆን የኮንሰርቱ ዋና ዓላማ ሀገር ስብከቱ ከቅዱስነታቸው ጋር ያለውን የፍቅርና የህብረት ምልክት ለመግለጽ መሆኑ ታውቋል። መርሃ ግብሩ የሚጀምረው የፒያኖ ተጫዋች ሮዛና ቶማሲ በምትጫወተውና የኦስካር አሸናፊ አቀናባሪ ሉዊስ ባካሎቭ በጻፈው አዲስ ሥራ እንደሚሆን ታውቋል። የሶሎ ዘማሪያኑ የሚታጀቡት እንደ ጎርጎሮሳውያኑ ከ2006 ዓመተ ምህረት ጀምሮ የብሬሻና የቤርጋሞ ዓለም አቀፍ የፒያኖ ፌስቲቫል ጥበባዊ ዳይሬክተር በነበረው ፒየር ካርሎ ኦሪዚዮና በብሬሻ ኮንሰርቫቶሪዮ የኦርኬስትራ ዳይሬክተር በሆነው ፕሮፌሰር ሉካ ማሬንዚዮ የሚመሩት 55 አባላት በህብረት በሚያቀርቡት ዝማሬ እንደሚሆን ታውቋል። በቤሊኒ ተነሳሽነት የተዘጋጀው ቅንብሩ የኦፐራውን ድራማ ቁልፍ ጊዜያትን በሚያጎላ ዝግጅት የሚታጀብ ሲሆን ኮንሰርቱ ከፋብሪኒ ስብስቦች መካከል የቤችስቴይን ግራንድ የፒያኖ ጨዋታን እንደሚያቀርብ ታውቋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሀገረ ስብከታችን ውስጥ መገኘት የአካባቢያችንን ቤተ ክርስቲያንና ምዕመናኖቿን በደስታ ሞልቷቸዋል ሲሉ የአልባኖ ሀገረ ስብከት ጳጳስ ብፁዕ አቡነ ቪንቼንሶ ቪቫ ተናግረዋል። ብፁዕ አቡነ ቪንቼንሶ በማከልም ለተነሳሽነቱ አስተዋጽኦ ያደረጉትን ባንካ ዲ ክሬዲቶ ኮኦፕራቲቮ ደይ ካስቴሊ ሮማኒና ዴል ቱስኮሎን ጨምሮ ሌሎች በርካታ የአካባቢው ንግድ ማኅበረሰብን ለጋሾችንና ደጋፊዎችን አመስግነዋል። በተጨማሪም ዝግጅቶቻቸውን በቁርጠኝነት ለማቅረብ የተዘጋጁ አርቲስቶችን፣ የሀገረ ስብከቱ መንፈሳዊ ዜማ አስተባባሪ ጽሕፈት ቤትንና በካስቴል ጋንዶልፎ የሚገኘውን የርዕሰ ሊቃነ ጳጳሳት ማረፊያ አስተዳደር አባላትን አመስግነዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዩክሬን ለፍትሐዊ ሰላም ቅድመ ሁኔታዎች እንዲኖሩ ጠየቁ። በቅድስት መንበር የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር እስከ ሐምሌ 14 2018 ዓመተ ምህረት ድረስ ዩክሬንን እንደሚጎበኙ ታውቋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልዑክ ሆነው ወደ ዩክሬን የተጓዙት ብፁዕነታቸው በዩክሬን የላቲን ሥርዓት የምትከተል ካቶሊካዊት ቤተ ክርስቲያን መዋቅሮች የታደሱበት 35ኛ ዓመት መታሰቢያን ለማክበር እንደሆነ ታውቋል። የቅድስት መንበር ጠቅላይ ጽሕፈት ቤት በኤክስ ገጹ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዩክሬን ጉብኝት የጀመሩት በአገሪቱ የምትገኝ የላቲን ሥርዓት ካቶሊካዊት ቤተ ክርስቲያን መዋቅሮች እድሳት 35ኛ ዓመት መታሰቢያን ለማክበር እንደሆነና በዓሉ የሚከበረው በበርድሺቭ በሚገኘው የቀርሜሎስ እመቤታችን ቤተ መቅደስ ውስጥ እሁድ ሐምሌ 12 2018 ዓመተ ምሕረት እንደሆነ ገልጿል። አጋጣሚው የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በ2001 ዓመተ ምህረት ወደ ዩክሬን ያደረጉትን ሐዋርያዊ ጉዞን የሚያስታውስ መሆኑን አክሏል። በቅድስት መንበር የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የዩክሬን የአየር ክልል በመዘጋቱ ሐምሌ 9 2018 ዓመተ ምህረት ወደ ፖላንድ ከተጓዙ በኋላ የቅድስት መንበር እንደራሴ ከሆኑት ሊቀ ጳጳስ ብፁዕ አቡነ ቪዝባልዳስ ኩልቦካስ ጋር በመኪና ወደ ዩክሬን እንደሚጓዙና እስከ ሐምሌ 14 2018 ዓመተ ምህረት ድረስ በአገሪቱ ውስጥ እንደሚቆዩ ታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በፖላንድ የክራኮቬትስ ድንበር ሲያቋርጡ በዩክሬን የቅድስት መንበር አምባሳደር አንድሪ ዩራሽና በዩክሬን የውጭ ጉዳይ ሚኒስቴር ተወካዮች አቀባበል ተደርጎላቸዋል። ከዚያም እንደ ጎርጎሮሳውያኑ በ1998 ዓ ም በዩኔስኮ የዓለም ቅርስ ዝርዝር ውስጥ ወደ ተካተተች ታሪካዊ ከተማ ሊቪቭ የተጓዙ ሲሆን ሊቪቭ ከተለያዩ የታሪክ ዘመናት ጀምሮ የሥነ ሕንፃና የባህል ተጽዕኖች ያላትና በቅርብ ጊዜ በመጋቢት ወር መጨረሻ በሩሲያ በተሰነዘሩ ጥቃቶች የተጎዳች ከተማ መሆኗ ይታወሳል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር አርብ ሐምሌ 10 2018 ዓ ም ጠዋት ወደ ሊቪቭ ሲደርሱ የላቲን ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ብፁዕ አቡነ ሜችስላው ሞክሪዜስኪ አቀባበል አድርገውላቸዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ቀጥለውም በሀገረ ስብከቱ ጽሕፈት ቤት ውስጥ የክልልና የማዘጋጃ ቤት ባለሥልጣናትን አነጋግረዋል። ወርነቱን በትክክል ማቆም ማለት በዚህ አውሮፓ ክፍል ሰላምን መልሶ ማቋቋም ማለት ነው ያሉት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ካቶሊካዊት ቤተክርስቲያንና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዩክሬንን ህዝብ ስቃይና መስዋዕትነታቸውን እንዳልረሱ ገልጸው ለፍትሃዊ ሰላም ትክክለኛ ሁኔታን መፍጠር አለብን ብለዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ቀጥለውም በካምፓሱም ሆነ በመስመር ላይ የተመዘገቡ በግምት ወደ 30 ሺህ የሚጠጉ ተማሪዎች ያሉበትን የዩክሬን ካቶሊክ ዩኒቨርሲቲን ጎብኝተዋል። እንደ ጎርጎሮሳውያኑ በ1998 ዓ ም ከመንግሥት በተገኘው መሬት ላይ የተመሠረተውን ዩኒቨርሲቲው በአቅራቢያው ባሉ መንደሮች ላይ ጥቃቶች በሚፈጸሙባቸው ወቅት ሊጠቀሟቸው የሚችሉ 7 ፋካልቲዎችና መጠለያዎች ያሉት ሲሆን ግቢው በቀጥታ ባይመታም በአቅራቢያው ባሉ መንደሮች ላይ በተፈጸሙ የቦምብ ጥቃቶች መጎዳቱ ይታወሳል። ጦርነቱ እዚህ ላይ ደርሷል ሲሉ የገለጹት የዩክሬን ግሪክ ካቶሊክ ቤተ ክርስቲያን ሊቀ ጳጳስና የዩኒቨርሲቲው ፕሬዚደንት ብፁዕ አቡነ ቦሪስ ጉድዚያክ ለሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር አቀባበል ካደረጉላቸው በኋላ የተቋሙን አካዳሚያዊና ማኅበራዊ ተነሳሽነቶችን በማስመልከት ንግግር አድርገዋል። ሊቀ ጳጳስ ብፁዕ አቡነ ጎድሲያክ በንግግራቸው ሁሉም ሰው እርዳታና ድጋፍ በመስጠት ላይ ተሰማርቷል ብለው ተማሪዎችም የሌሎች የሚሰጥ አገልግሎትን የሚያካትት የተቀናጀ ትምህርትን ያገኛሉ ብለዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ማምሻው ላይ በሪቪኔ የሚገኘውን የቅዱስ ዮሐንስ ጳውሎስ ዳግማዊ ቤተ ክርስቲያንን ከጎበኙ በኋላ በኪየቭ ወደሚገኘው ሐዋርያዊ እንደራሴ ተጉዘው እዚያም በኪየቭ ሃሊች የዩክሬን ግሪክ ካቶሊክ ቤተ ክርስቲያን ዋና ሊቀ ጳጳስ ብፁዕ አቡነ ስቪያስቶላቭ ሼብቹክ ጋር ተገናኝተው ተወያይተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ንግሥት ካሚላ ከዓለም አቀፍ የገዳማውያት የበላይ አለቆች ተወካዮች ጋር ተገናኝተው መምከራቸው ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የዓለም አቀፉ የበላይ አለቆች ኅብረት ተወካዮች ከዩናይትድ ኪንግደም ንግሥት ካሚላ ጋር የንጉሳውያኑ መኖሪያ በሆነው ብላረንስ ሐውስ ከተገናኙ በኋላ በዓለም ዙሪያ የሚገኙ የካቶሊክ እህቶች በሕገወጥ የሰዎች ዝውውር፣ በግጭት ቀጠናዎችና በአየር ንብረት ለውጥ በተጎዱ ማኅበረሰቦች ውስጥ ተጋላጭ የሆኑ ሴቶችንና ልጃገረዶችን ለመጠበቅ እየሰሩ ያሉትን በርካታ ስራዎች ለንግሥቲቷ ማካፈላቸው ተነግሯል። ንጉሥ ቻርለስ ሳልሳዊና ንግሥት ካሚላ ከዚህም በፊት ቅድስት መንበር ባደረጉት ይፋዊ ጉብኝት ወቅት ከዓለም አቀፉ የበላይ አለቆች ኅብረት ተወካዮች ጋር ለመጀመሪያ ጊዜ ተገናኝተው ውይይት ማድረጋቸው የሚታወስ ሲሆን የኅብረቱ ተወካዮች ከአንድ ዓመት ባነሰ ጊዜ ውስጥ በድጋሚ ወደ ለንደን በማቅናት በዓለም ላይ ካሉ እጅግ ተጋላጭ ከሆኑ ማኅበረሰቦች መካከል በመገኘት በሚያከናውኑት ተልእኮ ወቅት ያጋጠሟቸውን ታሪኮች ለንጉሳዊ ቤተሰቡ ማካፈላቸው ተነግሯል። የበላይ አለቆቹ ተወካዮች ረቡዕ ዕለት በነበራቸው የመጀመሪያ ቀን ቆይታቸው በዓለም ዙሪያ በሚገኙ አህጉራት የሚያገለግሉት የካቶሊክ እህቶች የሚያከናውኑትን ስራዎች በተለይም በግጭት፣ በሰዎች ዝውውር፣ በድህነትና እየተባባሰ በመጣው በአየር ንብረት ለውጥ ተጽዕኖ ምክንያት የተጎዱ ሴቶችንና ልጃገረዶችን ለመጠበቅ ያላቸውን ቁርጠኝነት ለማብራራት እድል እንዳገኙም ተገልጿል። ከዚህም በተጨማሪ የሰው ልጅ ክብርንና የመቋቋም አቅምን የሚያጎለብቱ ተነሳሽነቶችን በመደገፍ ረገድ በዓለም አቀፍ የሴት ሃይማኖታዊ ማህበራት ኅብረት እና ቅድስት መንበር የብሪታንያ ኤምባሲ መካከል ያለውን ቀጣይነት ያለው ትብብር በአጽንኦት የገለጹ ሲሆን በቅድስት መንበር የብሪታንያ ኤምባሲ ጊዜያዊ ኃላፊ የሆኑት ዶክተር አናቤል ኢንግ ስብሰባውን አስመልክተው እንደተናገሩት ውይይቱ እጅግ ልዩና አስደሳች ክስተት እንደነበረ ገልጸው ግብዣው ንግሥት ካሚላ የገዳማውያት ማኅበራት እየሰሩ ላለው ሥራ ያላቸውን ጥልቅ አድናቆት የሚያሳይ መሆኑን ጠቅሰዋል። እህቶቹ በዚህ ፍጥነት የንጉሳውያን ቤተሰቡ መኖሪያ ወደ ሆነው ክላረንስ ሐውስ እንደሚጋበዙ ማንም የጠበቀ አይመስለኝም ያሉት ዶክተር አናቤል ይህ ግንኙነት ንግሥቲቱ ለእነዚህ ሃይማኖታዊ እህቶች ሥራ ያላቸውን ጥልቅ አድናቆት በግልጽ ያሳያል ብለዋል። ባለፉት 5 ዓመታት ከዓለም አቀፉ የበላይ አለቆች ኅብረት ጋር በቅርበት ሲሰሩ የነበሩት ዶክተር አናቤል የእህቶቹ ረጋ ያለ ነገር ግን ደፋር የሆነ የምስክርነት አገልግሎት ማድነቃቸውን ገልጸው ይህ ስራ አብዛኛውን ጊዜ በጸጥታ ያለ አላስፈላጊ ወሬና ትዕይንት በታላቅ ትህትና በዓለም ላይ በጣም አስቸጋሪ በሆኑ ቦታዎች እንደሚከናወን በግልጽ መታዘባቸውን ያመላከቱ ሲሆን የገዳማውያቱን አገልግሎት ልዩ ከሚያደርጉት ባህሪያት መካከል በአካባቢው ማህበረሰቦች ውስጥ መተማመንን፣ በአካል መገኘትንና ቀጣይነት ያለው አገልግሎት መሆኑን ጠቅሰው ገዳማውያቱ ከአካባቢው ማህበረሰቦች ጋር በጥልቅ የተዋሃዱ መሆናቸውንና ግጭት በሚከሰትበት ጊዜ እንኳን አካባቢውን ለቀው እንደማይወጡ እንዲሁም ብዙ ጊዜ ራሳቸውን ለከፍተኛ አደጋ እንደሚያጋልጡም አስረድተዋል። የዓለም አቀፉ የበላይ ሴቶች አለቆች ህብረት ዋና ጸሐፊ የሆኑት እህት ሮክሳን ሻሬዝ ስብሰባው በጦርነት በመፈናቀልና በችግር ውስጥ ከሚገኙ ሰዎች ጋር አብረው ስለሚኖሩ በሺዎች የሚቆጠሩ ገዳማውያን እህቶች ለመናገር እድል መስጠቱን ጠቁመው በዓለም ዙሪያ ያሉ እህቶቻችን በየትኛውም ቦታ ህዝቡን ለማገልገል በእውነት ይገኛሉ ያሉ ሲሆን ገዳማውያቱ በዩኒቨርሲቲ በመዋለ ህፃናት በማህበራዊና ሐዋርያዊ አገልግሎት ውስጥ በመገኘታቸው ለሚሰሩበት አካባቢ ህብረተሰብ በሙሉ የመጽናኛ የድጋፍና የድፍረት ምንጭ መሆናቸውን ጠቁመዋል። በዩክሬን፣ ሊባኖስ እና በዲሞክራቲክ ሪፐብሊክ ኮንጎ ውስጥ ከሚያገለግሉ እህቶች ጋር በቅርብ የተደረጉ ውይይቶችን ያስታወሱት እህት ሮክሳን በአካባቢው ቀጣይነት ያለው ግጭት ቢኖርም አብዛኛዎቹ ገዳማውያት እዚያው ለመቆየት መምረጣቸውን ገልጸው ከዚህ ጋር በተያያዘ አንዲት እህት የቦምብ ድብደባ በሚካሄድበት ወቅት የተደናገጡ ህፃናትን ወደ ምድር ቤት በመውሰድ ህፃናቱ የቦምብ ድብደባውን ድምፅ እንዳይሰሙ በማሰብ ቅዱሳት መጻሕፍት የተወሰዱ ጽሑፎችን ስታነብላቸው የነበረበትን ሁኔታ በስብሰባው ወቅት በተገለጸበት ወቅት ንግሥት ካሚላ ታሪኩን በሐዘኔታ ተሞልተው ሲያዳምጡ እንደነበር አስታውሰው በእነዚህ ምስክርነቶች ንግሥቷ በትልቅ መነካታቸውን የጠቆሙ ሲሆን በዚህም ምክንያት ንግሥቲቷ በራሳቸው መንገድና በርኅራይ በማዳመጥ በዓለም ዙሪያ ለሚገኙ እህቶች ድጋፍ ማድረግ እንደሚፈልጉም ያላቸውን እምነት ገልጸዋል። ከዚህም በተጨማሪ የሕገ ወጥ የሰዎች ዝውውር ጉዳይ የውይይታቸው ማዕከላዊ ሐሳብ እንደነበረ የገለጹት ሕገ ወጥ የሰዎች ዝውውርን ለማስቆም የሚጥረው የዓለም አቀፍ የካቶሊክ የእህቶች ትስስር የሆነው ታሊታኩም ዓለም አቀፍ አስተባባሪ የሆኑት እህት አቢ አቬሊኖ በበኩላቸው ብዝበዛን ለመከላከልና በሕይወት የተረፉ ሰዎችን ማደራጀት የሆነው የትስስሩ እያደገ የመጣውን ጥረት ያጋሩ ሲሆን የድኅረ ገጽ የቅጥር ማጭበርበሮችን በተለይም ስራ ለሚፈልጉ ወጣቶች በአሁኑ ጊዜ በፍጥነት እያደገ ከመጣው የሕገ ወጥ የሰዎች ዝውውር አደጋዎች አንዱ መንስኤ እንደሆነም አብራርተዋል። ወጣቶች ለኦንላይን የማጭበርበር ተግባራት በከፍተኛ ሁኔታ ተጋላጭ መሆናቸውን የጠቆሙት እህት አቢ ይህንን ተከትሎ ታሊታኩም ወጣት ጎልማሶችን ሕገወጥ የሰዎች ዝውውር ላይ አምባሳደሮች እንዲሆኑ በማሰልጠን ምላሽ እየሰጠ እንደሚገኝ አስረድተው እስያ ውስጥ ለመጀመሪያ ጊዜ የተመሰረተው ፕሮግራሙ ቅድስት መንበር የብሪታንያ ኤምባሲ ድጋፍ አማካይነት ዓለም አቀፍ ደረጃ መስፋፋቱን ጠቁመው ተቋሙ ለበርካቶች ድምፅ መሆኑንና የለውጥ ወኪል መሆኑን ገልጸዋል። ታሊታኩም በስድስት ወር ፕሮግራሙ ከ18 እስከ 30 ዓመት ዕድሜ ያላቸው ወጣቶችን ስለ ሕገ ወጥ የሰዎች ዝውውርና ብዝበዛ የማስጠንቀቂያ ምልክቶችን ለእኩዮቻቸው እንዲያስተምሩ ድጋፍ ማድረጉን የገለጹት ኃላፊዋ በዚህም ሁኔታ ንቅናቄው እያደገ መምጣቱን ጠቁመው ታሊታኩም በአሁኑ ወቅት በ68 ብሔራዊና ክልላዊ ትስስሮች አማካኝነት ከ110 በላይ በሆኑ ሀገራት ውስጥ የተንቀሳቀሰ መሆኑን የገለጹ ሲሆን 2017 ዓመተ ምህረት በዓለም አቀፍ ደረጃ ባደረገው ተሳትፎ በመከላከል ጥበቃ በማድረግ ትምህርት በተሞጋችነትና የህይወት የተረፉ ሰዎችን በማደራጀት ከ1.2 ሚሊዮን በላይ የሚሆኑ ሰዎች ዘንድ እንደደረሰም አመላክተዋል። ከእያንዳንዱ አሃዛዊ መረጃ በስተጀርባ የሰው ልጅ ህይወት መኖሩን በአጽንኦት የገለጹት እህት አቢ ከቁጥሮቹ በስተጀርባ በርካታ ታሪኮች መኖራቸውን ጠቁመው ሕገወጥ ዝውውር ከተረፈች በኋላ በአሁኑ ወቅት ሌሎች ወጣቶችን ተመሳሳይ ጠፈንታ እንዳይደርስባቸው ለመከላከል እየሰራች ስለምትገኝ አንዲት ሴት ምስክርነት በምሳሌነት አስታውሰዋል። በውይይቱ ወቅት የተነሳው ሌላው ወሳኝ ጭብጥ በአየር ንብረት ለውጥ፣ በግዳጅ ፍልሰትና በሕገወጥ የሰዎች ዝውውር መካከል እያደገ ስለመጣው ግንኙነት መሆኑ የተገለጸ ሲሆን ዓለም አቀፉ የበላይ አለቆች ኅብረት የፍትህ የሰላምና የሥነ ፍጥረት እንክብካቤ ኮሚሽን ዋና ጸሐፊ የሆኑት እህት ማማ ሊፋር ባህሬኩ በበኩላቸው የአካባቢ መራቆት ተጋላጭ ቤተሰቦችን እንዴት የበለጠ ወደ ድህነት እንደሚገፋቸው በማስረዳት የአየር ንብረት ለውጥ ታሪክ ሳይሆን እውን እየተከሰተ ያለ ተግዳሮት መሆኑን ገልጸዋል። የዓለም አቀፉ የበላይ አለቆች ኅብረት በአሁኑ ወቅት ለሚያጋጥሙት ተግዳሮቶች በጋራ ምላሽ መስጠት የሚያስችል ዓለም አቀፋዊ እህትማማችነት በማለት የገለጹትን በአመራር በጥብቅናና በሲኖዶሳዊነት ረገድ የአቅም ግንባታ ስራውን አጠናክሮ መቀጠሉን የተገለጸ ሲሆን በክላረንስ ሀውስ የተካሄደው ስብሰባ ይህ የጋራ ቁርጠኝነት ከቤተ ክርስቲያን ባሻገር ሰብአዊ ክብርን ለመደገፍ መንግስታት፣ ሲቪል ማህበረሰቡንና የሃይማኖት ማህበረሰቦችን አንድ ላይ ማምጣት ያስቻለ መሆኑም ተነግሯል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሐምሌ 11 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድህረ ሲኖዶስ ሐዋርያዊ ምክር መካከል ጋብቻና ድንግልና በሚል ንዑስ ርዕስ ከአንቀጽ 157 እስከ 162 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

ጋብቻና ድንግልና ያላገቡ ብዙ ሰዎች ለራሳቸው ቤተሰብ ትኩረት ከመስጠት ባሻገር አብዛኛውን ጊዜ ባሉባቸው የወዳጅነት ቡድኖች አባል በሆኑበት የቤተ ክርስቲያን ማህበረሰብና በሙያ ሕይወታቸው ውስጥ ትልቅ አገልግሎት ያበረክታሉ። አንዳንድ ጊዜ የነርሱ መገኘትና አስተዋጽኦ ችላ ስለሚባል የብቸኝነት ስሜት እንዲሰማቸው ያደርጋል። ብዙዎች በበጎ አድራጎትና በበጎ ፍቃደኝነት ሥራ ሙያቸውን ለቤተ ክርስቲያን ማኅበረሰብ አገልግሎት ያውላሉ። ሌሎቹ ሳገቡ የምኖሩት ሕይወታቸውን ለክርስቶስና ለባለንጀራ ፍቅር ስለመቀድሱ ነው። የነርሱ ለዓላማ መሰዋት ቤተሰብን፣ ቤተ ክርስቲያንና ኅብረተሰብን በእጅጉ ያዳብራል። ድንግልና የፍቅር ዐይነት ነው። የፍቅር ምልክት እንደመሆኑ የእግዚአብሔርን መንግሥት መምጣትና ለወንጌል ዓላማ ሙሉ በሙሉ የመሰጠትን አስፈላጊነት ይነግረናል። በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 32 እንደዚሁም የማያገቡበትና የማይጋቡበት በማቴዎስ ወንጌል ምዕራፍ 22 ከቁጥር 30 የሰማያዊ ፍጻሜ ነጸብራቅ ነው። ቅዱስ ጳውሎስ ድንግልናን የመረጠው የኢየሱስን ዳግመኛ መምጣት ተስፋ ስላደረገና ሁሉም ሰው ወንጌልን በመስፋፋት ላይ እንዲያተኩሩ ስለፈለገ ነው። ዘመኑ አጭር ስለሆነ ነው። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 29 ይሁን እንጂ ይህ የራሱ ሐሳብና የራሱ ምርጫ ብቻ በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 6 እስከ 9 እንጂ ከጌታ የተቀበሉ ትእዛዝ የለኝም በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 25 በማለት የክርስቶስ ትእዛዝ እንዳልሆነ ግልጽ አድርጓል። እንደዚሁም የተለያዩ ጥሪዎችን ዋጋ መገንዘቡን ሲገልጽ እያንዳንዱ ሰው ከእግዚአብሔር የተቀበለው የራሱ የሆነ ስጦታ አለው። አንዱ አንድ አይነት ስጦታ ሲኖረው፣ ሌላው ደግሞ ሌላ አይነት ስጦታ አለው። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 7 ይላል። ቅዱስ ዮሐንስ ጳውሎስ ዳግማዊ ይህን ሐሳብ በመስተንተን ሲናገር እነዚህ የመጽሐፍ ቅዱስ ቃላት ወሲባዊ ዕቀባን መሠረት በማድረግ የጋብቻን የቤታችነት ወይም የድንግልናን ወይም የብሕትውናን የበላይነት የሚያረጋግጥ ምክንያት እንደሌላቸው አስረድተዋል። የድንግልናን የበላይነት አረጋግጦ ከመናገር ይልቅ የተለያዩ የሕይወት ሁኔታዎች እርስ በርስ የሚደጋገፉ መሆናቸውን፣ ከዚህም የተነሳ አንዳንዶቹ በአንድ በኩል ይበልጥ ፍጹም፣ ሌሎቹ ደግሞ በሌላው ፍጹም እንደሆኑ ማመልከቱ ብቅ ይሆናል። አሌክሳንደር ዝሄል ለምሳሌ ጋብቻ ክርስቶስ ከቤተ ክርስቲያን ጋር ያለውን አንድነት ወይም የመለኮታዊና ሰብአዊ ባሕርያቱን አንድነት የሚያመለክት ትልቅ እውነታ እስከሆነ ድረስ በአንድ በኩል ከሌሎች ምስጢራት የበላይ ነው ተብሎ ሊገመት እንደሚችል አስረድቷል። ስለዚህ ዋናው ቁም ነገር መታቀብን በመደገፍ የተክሊልን ዋጋ ዝቅ የማድረግ ጉዳይ አይደለም። አንዱን ደግፎ ሌላውን ለመጥራት ምንም ምክንያት የለም። አንድ ሰው አንድን የነገረ መለኮት ትውፊት ተከትሎ ስለ ፍጽምና ብናገር ይህ የሚያመለክተው ራሱን መታቀብን ሳይሆን በወንጌላዊ ምክር ላይ የተመሠረተ አጠቃላይ ሕይወትን ነው። ያገባ ሰው ከሁሉ የላቀ በጎ ሥራ ስለሚሠራ ለእነዚያ ምስክሮች ታማኝ በመሆን ከዚያ በጎ ሥራ ወደሚፈልቅ ፍጽምና ይደርሳል። ይህን የመሰለ ፍጽምና ለእያንዳንዱ ወንድና ሴት የሚቻልና ተደራሽም ነው። የድንግልና ዋጋ የተመሠረተው ሌላውን ሰው በባለቤትነት የመያዣ ፍላጎት በሌለው የፍቅር ተምሳሌት ላይ ነው። በዚህ አይነት ድንግልና የመንግሥተ ሰማይን ነጻነት ያንጸባርቃል። ድንግልና ባለትዳሮች በክርስቶስ ወሳኝ ፍቅር መሠረት የጋብቻ ፍቅራቸውን እንዲያኖሩበትና ወደ እግዚአብሔር መንግሥት ሙላት በአንድነት እንዲጓዙ ያበረታታቸዋል። የጋብቻ ፍቅር በበኩሉ ለሌሎች እሴቶች ተምሳሌት ይሆናል። በሌላ በኩል የጋብቻ ፍቅር በቅድስት ሥላሴ ውስጥ የሚገኘው በልዩነት ውስጥ ያለ ሙሉ አንድነት ልዩ መገለጫ ነው። ቤተሰብ ደግሞ የክርስቶስ ምሳሌ ነው። ቤተሰብ የእያንዳንዱ ሰብአዊ ሕይወት አካል የሆነውን የእግዚአብሔርን ቅርበት ያመለክታል። ምክንያቱም ክርስቶስ ሥጋ በመልበሱ በሞቱና በትንሣኤው ከእኛ እንደ አንዱ ሆኗል። እያንዳንዱ ባለትዳር ከሌላው የትዳር አጋሩ ጋር አንድ ሥጋ ይሆናል።
ይህም እስከ ሞት ድረስ ሁሉንም ነገር ከርሱ ወይም ከርሷ ጋር ለመካፈል ፍቃደኛ የመሆን ምልክት ነው። ድንግልና ግን ከሙታን የተነሳው የክርስቶስ ዳግም ምጽአት ምልክት ሲሆን፣ ጋብቻ ደግሞ በዚህ ዓለም ውስጥ የመኖራችን ታሪካዊ ምልክት ከእኛ እንደ አንዱ በመሆን የመረጠውና ስለ እኛ ደሙን እስከ ማፍሰስ ድረስ ራሱን አሳልፎ የሰጠው የምድራዊ ክርስቶስ ምልክት ነው። ድንግልናና ጋብቻ የተለያዩ የመወደድ መንገዶች ናቸው፣ መሆንም አለባቸው። ምክንያቱም ሰው ያለ ፍቅር ሊኖር አይችልም። ፍቅር ካልተገለጠለት በቀር ለራሱ የማይገባ ሕይወቱ ትርጉም አልባ የሆነ ፍጡር ሆኖ ይቀራል። ምንኩስና ነፃ የመሆን ከአንድ መኖሪያ ወይም ሥራ ወይም አማራጭ ወደ ሌለው የመዘዋወር፣ ገንዘብን ተገቢ በመሰለው መንገድ የማውጣትና ከሌሎች ጋር እንደፈለጉ ጊዜን የማሳለፍ ዕድል የሚሰጥ ምቹ የብቸኝነት ኑሮ የመሆን ስጋት አለበት። እነዚህን በመሰሉ ሁኔታዎች የባለትዳር ሰዎች ምስክርነት ይበልጥ ልብ የሚነካ ይሆናል። ለድንግልና የተጠሩ ሰዎች በአንዳንድ ትዳሮች ውስጥ የእግዚአብሔርን ለጋስነትና ለቃል ክዳኑ ጽኑ ታማኝ የመሆንን ምልክት ያያሉ። ይህም ለሌሎች ሰዎች ይበልጥ ተጨባጭና ለጋስ የሆነ ተደራሽነት እንዲኖራቸው ያነሳሳቸዋል። ብዙ ባለትዳር ጥንዶች የአንዳቸው አካላዊ ማራኪነት ቢቀንስም ወይም የሌላውን ፍላጎት ለማርካት ባይችልም በኅብረተሰባቸው ውስጥ እርስ በርስ እንዳይተማመኑ ወይም እንዲለያዩ የሚያበረታቱ ድምፆች ቢኖሩ እንኳን በታማኝነታቸው ጸንቶ ይኖራሉ። ሚስት የታመመ ባሏን ትንከባከባለች፣ ወደ መስቀል ዘንድ ቀርባም እስከ ሞት ድረስ ልትወደው ያላትን ዝግጁነት ታድሳለች። በዚህ ዐይነት ፍቅር ውስጥ ከመወደድ ይልቅ መውደድ የተገባ በጎ ምግባር ስለሆነ የእውነተኛ አፍቃሪ ክብር እንደ ብርሃን ያንጸባርቃል። እንደዚሁም በብዙ ቤተሰቦች ውስጥ ሕፃናት ሲያስቸግሩና ምስጋና ቢስ ሲሆኑ ጭምር ራስ ወዳድ ያልሆኑ ፍቅራዊ አገልግሎት ለመስጠት የሚያስችል ብቃት እንዳለ ማሳየት እንችላለን። ይህም እነዚህን ወላጆች የኢየሱስ ነፃና ራስ ወዳድ ያልሆነ ፍቅር ምሳሌ እንዲሆኑ ያደርጋቸዋል። እነዚህን የመሰሉ ሁኔታዎች መነኮሳት ለእግዚአብሔር መንግሥት የገቡትን ቃል በታላቅ ልግስናና ግልጽነት እንዲኖሩ ያበረታታቸዋል። ዛሬ ዓለማዊነት የዕድሜ ልክ አንድነትና የጋብቻ ጥሪ ውበትን አደብዝዞታል። በዚህ ምክንያት ስለ ጋብቻ ፍቅር አዎንታዊ ገጽታዎች ያለውን ግንዛቤ ማስፋት ያስፈልጋል።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክብራትና ክብሮን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የቅዳሜ ሐምሌ 11 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን የካስቴል ጋንዶልፎ ከተማ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ የክብር ኮንሰርት ማዘጋጀቱን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዩክሬን ለፍትሐዊ ሰላም ቅድመ ሁኔታዎች እንዲኖሩ መጠየቃቸውን በሁለተኛው ዜናችን እናስደምጣችኋለን። ንግሥት ካሚላ ከዓለም አቀፍ የገዳማውያት የበላይ አለቆች ተወካዮች ጋር ተገናኝተው መምከራቸውን የተመለከተ ዘገባ በሦስተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። የካስቴል ጋንዶልፎ ከተማ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ የክብር ኮንሰርት ማዘጋጀቱ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጋ ወቅት የእረፍት ጊዜያቸውን የሚያሳልፉበት የአልባኑ ሀገረ ስብከት ለቅዱስነታቸው ክብር ኮንሰርት ማዘጋጀቱን አስታውቋል። ሀገረ ስብከቱ ኮንሰርቱን የሚያቀርበው በካስቴል ጋንዶልፎ በሚገኘው ሐዋርያዊ ሕንፃ ውስጥ ቅዳሜ ሐምሌ 11 2018 ዓ.ም እንደሆነ ገልጿል። የአልባኑ ሀገር ስብከት በካስቴል ጋንዶልፎ በሚገኘው ሐዋርያዊ ሕንፃ ውስጥ ቅዳሜ ሐምሌ 11 2018 ዓ ም ከምሽቱ 3 ሰዓት ጀምሮ በሚቀርበው ኮንሰርት ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሚገኙ ሲሆን የኮንሰርቱ ዋና ዓላማ ሀገር ስብከቱ ከቅዱስነታቸው ጋር ያለውን የፍቅርና የኅብረት ምልክት ለመግለጽ መሆኑ ታውቋል። መርሃ ግብሩ የሚጀምረው የፒያኖ ተጫዋች ሮዛና ቶማሲ በምትጫወተውና የኦስካር አሸናፊ አቀናባሪ ሉዊስ ባካሎቭ በጻፈው አዲስ ሥራ እንደሚሆን ታውቋል። የሶሎ ዘማሪያኑ የሚታጀቡት እንደ ጎርጎሮሳውያኑ ከ2006 ዓ.ም ጀምሮ የብሬሻና የቤርጋሞ ዓለም አቀፍ የፒያኖ ፌስቲቫል ጥበባዊ ዳይሬክተር በነበረው ፒየር ካርሎ ኦሪዚዮና በብሬሻ ኮንሰርቫቶሪዮ የኦርኬስትራ ዳይሬክተር በሆነው ፕሮፌሰር ሉካ ማሬንዚዮ የሚመሩት 55 አባላት በህብረት በሚያቀርቡት ዝማሬ እንደሚሆን ታውቋል። በቤሊኒ ተነሳሽነት የተዘጋጀው ቅንብሩ የኦፔራውን ድራማ ቁልፍ ጊዜያትን በሚያጎላ ዝግጅት የሚታጀብ ሲሆን ኮንሰርቱ ከፋብሪኒ ስብስቦች መካከል የቤችስቴን ግራንድ የፒያኖ ጨዋታን እንደሚያቀርብ ታውቋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሀገረ ስብከታችን ውስጥ መገኘት የአካባቢያችንን ቤተ ክርስቲያንና ምዕመናኖቿን በደስታ ሞልቷቸዋል ሲሉ የአልባኖ ሀገረ ስብከት ጳጳስ ብፁዕ አቡነ ቪንቼንሶ ቪቫ ተናግረዋል። ብፁዕ አቡነ ቪንቼንሶ በማከልም ለተነሳሽነቱ አስተዋጽኦ ያደረጉትን ባንካ ዲ ክሬዲቶ ኮኦፕራቲቮ ደይ ካስቴሊ ሮማኒና ደል ቱስኮሎን ጨምሮ ሌሎች በርካታ የአካባቢው ንግድ ማኅበረሰብን ለጋሾችንና ደጋፊዎችን አመስግነዋል። በተጨማሪም ዝግጅቶቻቸውን በቁርጠኝነት ለማቅረብ የተዘጋጁ አርቲስቶችን፣ የሀገረ ስብከቱ መንፈሳዊ ዜማ አስተባባሪ ጽሕፈት ቤትንና በካስቴል ጋንዶልፎ የሚገኘውን የርዕሰ ሊቃነ ጳጳሳት ማረፊያ አስተዳደር አባላትን አመስግነዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዩክሬን ለፍትሐዊ ሰላም ቅድመ ሁኔታዎች እንዲኖሩ ጠየቁ። በቅድስት መንበር የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር እስከ ሐምሌ 14 2018 ዓ ም ድረስ ዩክሬንን እንደሚጎበኙ ታውቋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልዑክ ሆነው ወደ ዩክሬን የተጓዙት ብፁዕነታቸው በዩክሬን የላቲን ሥርዓት የምትከተል ካቶሊካዊት ቤተ ክርስቲያን መዋቅሮች የታደሱበት 35ኛ ዓመት መታሰቢያን ለማክበር እንደሆነ ታውቋል። የቅድስት መንበር ጠቅላይ ጽሕፈት ቤት በኤክስ ገጹ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዩክሬን ጉብኝት የተጀመሩት በአገሪቱ የምትገኝ የላቲን ሥርዓት ካቶሊካዊት ቤተ ክርስቲያን መዋቅሮች እድሳት 35ኛ ዓመት መታሰቢያን ለማክበር እንደሆነና በዓሉ የሚከበረው በበርድሽቭ በሚገኘው የቀርሜሎስ እመቤታችን ቤተ መቅደስ ውስጥ እሁድ ሐምሌ 12 2018 ዓመተ ምሕረት እንደሆነ ገልጿል። አጋጣሚው የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በ2001 ዓመተ ምሕረት ወደ ዩክሬን ያደረጉትን ሐዋርያዊ ጉዞን የሚያስታውስ መሆኑን አክሏል። በቅድስት መንበር የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የዩክሬን የአየር ክልል በመዘጋቱ ሐምሌ 9 2018 ዓመተ ምሕረት ወደ ፖላንድ ከተጓዙ በኋላ የቅድስት መንበር እንደራሴ ከሆኑት ሊቀ ጳጳስ ብፁዕ አቡነ ቪዝቫልዳስ ኩልቦካስ ጋር በመኪና ወደ ዩክሬን እንደሚጓዙና እስከ ሐምሌ 14 2018 ዓመተ ምሕረት ድረስ በአገሪቱ ውስጥ እንደሚቆዩ ታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በፖላንድ የክራኮቪትስ ድንበር ሲያቋርጡ በዩክሬን የቅድስት መንበር አምባሳደር አንድሪ ዩራሽና በዩክሬን የውጭ ጉዳይ ሚኒስቴር ተወካዮች አቀባበል ተደርጎላቸዋል። ከዚያም እንደ ጎርጎሮሳውያኑ በ1998 ዓ ም በዩኔስኮ የዓለም ቅርስ ዝርዝር ውስጥ ወደ ተካተተች ታሪካዊ ከተማ ሊቪቭ የተጓዙ ሲሆን ሊቪቭ ከተለያዩ የታሪክ ዘመናት ጀምሮ የሥነ ሕንፃና የባህል ተጽዕኖች ያላትና በቅርብ ጊዜ በመጋቢት ወር መጨረሻ በሩሲያ በተሰነዘሩ ጥቃቶች የተጎዳች ከተማ መሆኗ ይታወሳል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር አርብ ሐምሌ 10 2018 ዓ ም ጠዋት ወደ ሊቪቭ ሲደርሱ የላቲን ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ብፁዕ አቡነ ሜችስላው ሞክርዚስኪ አቀባበል አድርገውላቸዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ቀጥለውም በአገረ ስብከቱ ጽሕፈት ቤት ውስጥ የክልልና የማዘጋጃ ቤት ባለሥልጣናትን አነጋግረዋል። ጦርነቱን በትክክል ማቆም ማለት በዚህ የአውሮፓ ክፍል ሰላምን መልሶ ማቋቋም ማለት ነው ያሉት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ካቶሊካዊት ቤተ ክርስቲያንና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዩክሬንን ሕዝብ ስቃይና መስዋዕትነታቸውን እንዳልረሱ ገልጸው ለፍትሐዊ ሰላም ትክክለኛ ሁኔታን መፍጠር አለብን ብለዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ቀጥለውም በካምፓሱም ሆነ በመስመር ላይ የተመዘገቡ በግምት ወደ 30 ሺህ የሚጠጉ ተማሪዎች ያሉበትን የዩክሬን ካቶሊክ ዩኒቨርሲቲን ጎብኝተዋል። እንደ ጎርጎሮሳውያኑ በ1998 ዓመተ ምህረት ከመንግስት በተገኘው መሬት ላይ የተመሰረተው ዩኒቨርሲቲው በአቅራቢያው ባሉ መንደሮች ላይ ጥቃቶች በሚፈጸሙባቸው ወቅት ሊጠቀሟቸው የሚችሉ 7 ፋካልቲዎችና መጠለያዎች ያሉት ሲሆን ግቢው በቀጥታ ባይመታም በአቅራቢያው ባሉ መንደሮች ላይ በተፈጸሙ የቦምብ ጥቃቶች መጎዳቱ ይታወሳል። ጦርነቱ እዚህ ላይ ደርሷል ሲሉ የገለጹት የዩክሬን ግሪክ ካቶሊክ ቤተ ክርስቲያን ሊቀ ጳጳስና የዩኒቨርሲቲው ፕሬዚደንት ብፁዕ አቡነ ቦሪስ ጉድዚያክ ለሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር አቀባበል ካደረጉላቸው በኋላ የተቋሙን አካዳሚያዊና ማኅበራዊ ተነሳሽነቶችን በማስመልከት ንግግር አድርገዋል። ሊቀ ጳጳስ ብፁዕ አቡነ ጎድሲያክ በንግግራቸው ሁሉም ሰው እርዳታና ድጋፍ በመስጠት ላይ ተሰማርቷል ብለው ተማሪዎችም የሌሎች የሚሰጥ አገልግሎትን የሚያካትት የተቀናጀ ትምህርትን ያገኛሉ ብለዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ማምሻው ላይ በሪቪኔ የሚገኘውን የቅዱስ ዮሐንስ ጳውሎስ ዳግማዊ ቤተ ክርስቲያንን ከጎበኙ በኋላ በኪየቭ ወደሚገኘው ሐዋርያዊ እንደራሴ ተጉዘው እዚያም በኪየቭ ሃሊች የዩክሬን ግሪክ ካቶሊክ ቤተ ክርስቲያን ዋና ሊቀ ጳጳስ ብፁዕ አቡነ ስቪያስቶላቭ ሼብቹክ ጋር ተገናኝተው ተወያይተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ንግሥት ካሚላ ከዓለም አቀፍ የገዳማውያት የበላይ አለቆች ተወካዮች ጋር ተገናኝተው መምከራቸው ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የዓለም አቀፉ የበላይ አለቆች ኅብረት ተወካዮች ከዩናይትድ ኪንግደም ንግሥት ካሚላ ጋር የንጉሳውያኑ መኖሪያ በሆነው ብላረንስ ሐውስ ከተገናኙ በኋላ በዓለም ዙሪያ የሚገኙ የካቶሊክ እህቶች በሕገወጥ የሰዎች ዝውውር፣ በግጭት ቀጠናዎችና በአየር ንብረት ለውጥ በተጎዱ ማኅበረሰቦች ውስጥ ተጋላጭ የሆኑ ሴቶችንና ልጃገረዶችን ለመጠበቅ እየሰሩ ያሉትን በርካታ ስራዎች ለንግሥቲቷ ማካፈላቸው ተነግሯል። ንጉሥ ቻርለስ ሳልሳዊና ንግሥት ካሚላ ከዚህም በፊት ቅድስት መንበር ባደረጉት ይፋዊ ጉብኝት ወቅት ከዓለም አቀፉ የበላይ አለቆች ኅብረት ተወካዮች ጋር ለመጀመሪያ ጊዜ ተገናኝተው ውይይት ማድረጋቸው የሚታወስ ሲሆን የኅብረቱ ተወካዮች ከአንድ ዓመት ባነሰ ጊዜ ውስጥ በድጋሚ ወደ ለንደን በማቅናት በዓለም ላይ ካሉ እጅግ ተጋላጭ ከሆኑ ማኅበረሰቦች መካከል በመገኘት በሚያከናውኑት ተልእኮ ወቅት ያጋጠሟቸውን ታሪኮች ለንጉሳዊ ቤተሰቡ ማካፈላቸው ተነግሯል። የበላይ አለቆቹ ተወካዮች ረቡዕ ዕለት በነበራቸው የመጀመሪያ ቀን ቆይታቸው በዓለም ዙሪያ በሚገኙ አህጉራት የሚያገለግሉት የካቶሊክ እህቶች የሚያከናውኑትን ስራዎች በተለይም በግጭት፣ በሰዎች ዝውውር፣ በድህነትና እየተባባሰ በመጣው በአየር ንብረት ለውጥ ተጽዕኖ ምክንያት የተጎዱ ሴቶችንና ልጃገረዶችን ለመጠበቅ ያላቸውን ቁርጠኝነት ለማብራራት እድል እንዳገኙም ተገልጿል። ከዚህም በተጨማሪ የሰው ልጅ ክብርንና የመቋቋም አቅምን የሚያጎለብቱ ተነሳሽነቶችን በመደገፍ ረገድ በዓለም አቀፍ የሴት ሃይማኖታዊ ማህበራት ኅብረት እና ቅድስት መንበር የብሪታንያ ኤምባሲ መካከል ያለውን ቀጣይነት ያለው ትብብር በአጽንኦት የገለጹ ሲሆን በቅድስት መንበር የብሪታንያ ኤምባሲ ጊዜያዊ ኃላፊ የሆኑት ዶክተር አናቤል ኢንክ ስብሰባውን አስመልክተው እንደተናገሩት ውይይቱ እጅግ ልዩና አስደሳች ክስተት እንደነበረ ገልጸው ግብዣው ንግሥት ካሚላ የገዳማውያት ማኅበራት እየሰሩ ላለው ሥራ ያላቸውን ጥልቅ አድናቆት የሚያሳይ መሆኑን ጠቅሰዋል። እህቶቹ በዚህ ፍጥነት የንጉሳውያን ቤተሰቡ መኖሪያ ወደ ሆነው ክላረንስ ሐውስ እንደሚጋበዙ ማንም የጠበቀ አይመስለኝም ያሉት ዶክተር አናቤል ይህ ግንኙነት ንግሥቲቱ ለእነዚህ ሃይማኖታዊ እህቶች ሥራ ያላቸውን ጥልቅ አድናቆት በግልጽ ያሳያል ብለዋል። ባለፉት 5 ዓመታት ከዓለም አቀፉ የበላይ አለቆች ኅብረት ጋር በቅርበት ሲሰሩ የነበሩት ዶክተር አናቤል የእህቶቹ ረጋ ያለ ነገር ግን ደፋር የሆነ የምስክርነት አገልግሎት ማድነቃቸውን ገልጸው ይህ ስራ አብዛኛውን ጊዜ በጸጥታ ያለ አላስፈላጊ ወሬና ትዕይንት በታላቅ ትህትና በዓለም ላይ በጣም አስቸጋሪ በሆኑ ቦታዎች እንደሚከናወን በግልጽ መታዘባቸውን ያመላከቱ ሲሆን የገዳማውያቱን አገልግሎት ልዩ ከሚያደርጉት ባህሪያት መካከል አካባቢው ማህበረሰቦች ውስጥ መተማመንን፣ በአካል መገኘትንና ቀጣይነት ያለው አገልግሎት መሆኑን ጠቅሰው ገዳማውያቱ ከአካባቢው ማህበረሰቦች ጋር በጥልቅ የተዋሃዱ መሆናቸውንና ግጭት በሚከሰትበት ጊዜ እንኳን አካባቢውን ለቀው እንደማይወጡ እንዲሁም ብዙ ጊዜ ራሳቸውን ለከፍተኛ አደጋ እንደሚያጋልጡም አስረድተዋል። የዓለም አቀፉ የበላይ ሴቶች አለቆች ህብረት ዋና ጸሐፊ የሆኑት እህት ሮክሳን ሻሬዝ ስብሰባው በጦርነት በመፈናቀልና በችግር ውስጥ ከሚገኙ ሰዎች ጋር አብረው ስለሚኖሩ በሺዎች የሚቆጠሩ ገዳማውያን እህቶች ለመናገር እድል መስጠቱን ጠቁመው በዓለም ዙሪያ ያሉ እህቶቻችን በየትኛውም ቦታ ህዝቡን ለማገልገል በእውነት ይገኛሉ ያሉ ሲሆን ገዳማውያቱ በዩኒቨርሲቲ፣ በመዋለ ህጻናት፣ በማህበራዊና ሐዋርያዊ አገልግሎት ውስጥ በመገኘታቸው ለሚሰሩበት አካባቢ ህብረተሰብ በሙሉ የመጽናኛ፣ የድጋፍና የድፍረት ምንጭ መሆናቸውን ጠቁመዋል። በዩክሬን፣ ሊባኖስ እና በዲሞክራቲክ ሪፐብሊክ ኮንጎ ውስጥ ከሚያገለግሉ እህቶች ጋር በቅርብ የተደረጉ ውይይቶችን ያስታወሱት እህት ሮክሳን በአካባቢው ቀጣይነት ያለው ግጭት ቢኖርም አብዛኛዎቹ ገዳማውያት እዚያው ለመቆየት መምረጣቸውን ገልጸው ከዚህ ጋር በተያያዘ አንዲት እህት የቦምብ ድብደባ በሚካሄድበት ወቅት የተደናገጡ ህጻናትን ወደ ምድር ቤት በመውሰድ ህጻናቱ የቦምብ ድብደባውን ድምፅ እንዳይሰሙ በማሰብ ቅዱሳት መጻሕፍት የተወሰዱ ጽሑፎችን ስታነብላቸው የነበረበትን ሁኔታ በስብሰባው ወቅት በተገለጸበት ወቅት ንግሥት ካሚላ ታሪኩን በሐዘኔታ ተሞልተው ሲያዳምጡ እንደነበር አስታውሰው በእነዚህ ምስክርነቶች ንግሥቷ በትልቅ መነካታቸውን የጠቆሙ ሲሆን በዚህም ምክንያት ንግሥቲቷ በራሳቸው መንገድና በርኅራይ በማዳመጥ በዓለም ዙሪያ ለሚገኙ እህቶች ድጋፍ ማድረግ እንደሚፈልጉም ያላቸውን እምነት ገልጸዋል። ከዚህም በተጨማሪ የሕገ ወጥ የሰዎች ዝውውር ጉዳይ የውይይታቸው ማዕከላዊ ሐሳብ እንደነበረ የገለጹት ሕገ ወጥ የሰዎች ዝውውርን ለማስቆም የሚጥረው የዓለም አቀፍ የካቶሊክ የእህቶች ትስስር የሆነው ታሊታኩም ዓለም አቀፍ አስተባባሪ የሆኑት እህት አቢ አቬሊኖ በበኩላቸው ብዝበዛን ለመከላከልና በሕይወት የተረፉ ሰዎችን ማደራጀት የሆነው የትስስሩ እያደገ የመጣውን ጥረት ያጋሩ ሲሆን የድኅረ ገጽ የቅጥር ማጭበርበሮችን በተለይም ሥራ ለሚፈልጉ ወጣቶች በአሁኑ ጊዜ በፍጥነት እያደገ ከመጣው የሕገ ወጥ የሰዎች ዝውውር አደጋዎች አንዱ መንስኤ እንደሆነም አብራርተዋል። ወጣቶች ለኦንላይን የማጭበርበር ተግባራት በከፍተኛ ሁኔታ ተጋላጭ መሆናቸውን የጠቆሙት እህት አቢ ይህንን ተከትሎ ታሊታኩም ወጣት ጎልማሶችን ሕገወጥ የሰዎች ዝውውር ላይ አምባሳደሮች እንዲሆኑ በማሰልጠን ምላሽ እየሰጠ እንደሚገኝ አስረድተው እስያ ውስጥ ለመጀመሪያ ጊዜ የተመሰረተው ፕሮግራሙ ቅድስት መንበር የብሪታንያ ኤምባሲ ድጋፍ አማካይነት ዓለም አቀፍ ደረጃ መስፋፋቱን ጠቁመው ተቋሙ ለበርካቶች ድምፅ መሆኑንና የለውጥ ወኪል መሆኑን ገልጸዋል። ታሊታኩም በስድስት ወር ፕሮግራሙ ከ18 እስከ 30 ዓመት ዕድሜ ያላቸው ወጣቶችን ስለ ሕገ ወጥ የሰዎች ዝውውርና ብዝበዛ የማስጠንቀቂያ ምልክቶችን ለእኩዮቻቸው እንዲያስተምሩ ድጋፍ ማድረጉን የገለጹት ኃላፊዋ በዚህም ሁኔታ ንቅናቄው እያደገ መምጣቱን ጠቁመው ታሊታ

0: ተመሳሳይ ጠፈንታ እንዳይደርስባቸው ለመከላከል እየሰራች ስለምትገኝ አንዲት ሴት ምስክርነት በምሳሌነት አስታውሰዋል። በውይይቱ ወቅት የተነሳው ሌላው ወሳኝ ጭብጥ በአየር ንብረት ለውጥ፣ በግዳጅ ፍልሰትና በህገወጥ የሰዎች ዝውውር መካከል እያደገ ስለመጣው ግንኙነት መሆኑ የተገለጸ ሲሆን በዓለም አቀፉ የበላይ አለቆች ኅብረት የፍትህ የሰላምና የሥነ ፍጥረት እንክብካቤ ኮሚሽን ዋና ጸሐፊ የሆኑት እህት ማማ ሊፋር ባርሄኩ በበኩላቸው የአካባቢ መራቆት ተጋላጭ ቤተሰቦችን እንዴት የበለጠ ወደ ድህነት እንደሚገፋቸው በማስረዳት የአየር ንብረት ለውጥ ታሪክ ሳይሆን እውን እየተከሰተ ያለ ተግዳሮት መሆኑን ገልጸዋል። የዓለም አቀፉ የበላይ አለቆች ኅብረት በአሁኑ ወቅት ለሚያጋጥሙት ተግዳሮቶች በጋራ ምላሽ መስጠት የሚያስችል ዓለም አቀፋዊ እህትማማችነት በማለት የገለጹትን በአመራር በጥብቅናና በሲኖዶሳዊነት ረገድ የአቅም ግንባታ ስራውን አጠናክሮ መቀጠሉን የተገለጸ ሲሆን በክላረንስ ሃውስ የተካሄደው ስብሰባ ይህ የጋራ ቁርጠኝነት ከቤተ ክርስቲያን ባሻገር ሰብአዊ ክብርን ለመደገፍ መንግስታት፣ ሲቪል ማህበረሰቡንና የሃይማኖት ማህበረሰቦችን አንድ ላይ ማምጣት ያስቻለ መሆኑም ተነግሯል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሐምሌ 11 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ጋብቻና ድንግልና በሚል ንዑስ ርዕስ ከአንቀጽ 157 እስከ 162 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

ጋብቻና ድንግልና ያላገቡ ብዙ ሰዎች ለራሳቸው ቤተሰብ ትኩረት ከመስጠት ባሻገር አብዛኛውን ጊዜ ባሉባቸው የወዳጅነት ቡድኖች አባል በሆኑበት የቤተ ክርስቲያን ማህበረሰብና በሙያ ሕይወታቸው ውስጥ ትልቅ አገልግሎት ያበረክታሉ። አንዳንድ ጊዜ የነርሱ መገኘትና አስተዋጽኦ ችላ ስለሚባል የብቸኝነት ስሜት እንዲሰማቸው ያደርጋል። ብዙዎች በበጎ አድራጎትና በበጎ ፍቃደኝነት ሥራ ሙያቸውን ለቤተ ክርስቲያን ማህበረሰብ አገልግሎት ያውላሉ። ሌሎቹ ሳገቡ የሚኖሩት ሕይወታቸውን ለክርስቶስና ለባለንጀራ ፍቅር ስለመቀድሱ ነው። የነርሱ ለዓላማ መሰዋት ቤተሰብን፣ ቤተ ክርስቲያንና ኅብረተሰብን በእጅጉ ያዳብራል። ድንግልና የፍቅር ዓይነት ነው። የፍቅር ምልክት እንደመሆኑ የእግዚአብሔርን መንግሥት መምጣትና ለወንጌል ዓላማ ሙሉ በሙሉ የመሰጠትን አስፈላጊነት ይነግረናል። በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 32 እንደዚሁም የማያገቡበትና የማይጋቡበት በማቴዎስ ወንጌል ምዕራፍ 22 ከቁጥር 30 የሰማያዊ ፍጻሜ ነጸብራቅ ነው። ቅዱስ ጳውሎስ ድንግልናን የመረጠው የኢየሱስን ዳግመኛ መምጣት ተስፋ ስላደረገና ሁሉም ሰው ወንጌልን በመስፋፋት ላይ እንዲያተኩሩ ስለፈለገ ነው። ዘመኑ አጭር ስለሆነ ነው። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 29 ይሁን እንጂ ይህ የራሱ ሐሳብና የራሱ ምርጫ ብቻ በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 6 እስከ 9 እንጂ ከጌታ የተቀበሉ ትእዛዝ የለኝም በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 25 በማለት የክርስቶስ ትእዛዝ እንዳልሆነ ግልጽ አድርጓል። እንደዚሁም የተለያዩ ጥሪዎችን ዋጋ መገንዘቡን ሲገልጽ እያንዳንዱ ሰው ከእግዚአብሔር የተቀበለው የራሱ የሆነ ስጦታ አለው። አንዱ አንድ አይነት ስጦታ ሲኖረው፣ ሌላው ደግሞ ሌላ አይነት ስጦታ አለው። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 7 ይላል። ቅዱስ ዮሐንስ ጳውሎስ ዳግማዊ

ይህን ሐሳብ በመስተንተን ሲናገር እነዚህ የመጽሐፍ ቅዱስ ቃላት ወሲባዊ ዕቀባን መሠረት በማድረግ የጋብቻን የቤታችነት ወይም የድንግልናን ወይም የብሕትውናን የበላይነት የሚያረጋግጥ ምክንያት እንደሌላቸው አስረድተዋል። የድንግልናን የበላይነት አረጋግጦ ከመናገር ይልቅ የተለያዩ የሕይወት ሁኔታዎች እርስ በርስ የሚደጋገፉ መሆናቸውን፣ ከዚህም የተነሳ አንዳንዶቹ በአንድ በኩል ይበልጥ ፍጹም፣ ሌሎቹ ደግሞ በሌላው ፍጹም እንደሆኑ ማመልከቱ በቂ ይሆናል። አሌክሳንደር ዝሄል ለምሳሌ ጋብቻ ክርስቶስ ከቤተ ክርስቲያን ጋር ያለውን አንድነት ወይም የመለኮታዊና ሰብአዊ ባሕርያቱን አንድነት የሚያመለክት ትልቅ እውነታ እስከሆነ ድረስ በአንድ በኩል ከሌሎች ምስጢራት የበላይ ነው ተብሎ ሊገመት እንደሚችል አስረድቷል። ስለዚህ ዋናው ቁም ነገር መታቀብን በመደገፍ የተክሊልን ዋጋ ዝቅ የማድረግ ጉዳይ አይደለም። አንዱን ደግፎ ሌላውን ለመጥራት ምንም ምክንያት የለም። አንድ ሰው አንድን የነገረ መለኮት ትውፊት ተከትሎ ስለ ፍጽምና ብናገር ይህ የሚያመለክተው ራሱን መታቀብን ሳይሆን በወንጌላዊ ምክር ላይ የተመሠረተ አጠቃላይ ሕይወትን ነው። ያገባ ሰው ከሁሉ የላቀ በጎ ሥራ ስለሚሠራ ለእነዚያ ምስክሮች ታማኝ በመሆን ከዚያ በጎ ሥራ ወደሚፈልቅ ፍጽምና ይደርሳል። ይህን የመሰለ ፍጽምና ለእያንዳንዱ ወንድና ሴት የሚቻልና ተደራሽም ነው። የድንግልና ዋጋ የተመሠረተው ሌላውን ሰው በባለቤትነት የመያዣ ፍላጎት በሌለው የፍቅር ተምሳሌት ላይ ነው። በዚህ አይነት ድንግልና የመንግሥተ ሰማይን ነጻነት ያንጸባርቃል። ድንግልና ባለትዳሮች በክርስቶስ ወሳኝ ፍቅር መሠረት የጋብቻ ፍቅራቸውን እንዲያኖሩበትና ወደ እግዚአብሔር መንግሥት ሙላት በአንድነት እንዲጓዙ ያበረታታቸዋል። የጋብቻ ፍቅር በበኩሉ ለሌሎች እሴቶች ተምሳሌት ይሆናል። በሌላ በኩል የጋብቻ ፍቅር በቅድስት ሥላሴ ውስጥ የሚገኘው በልዩነት ውስጥ ያለ ሙሉ አንድነት ልዩ መገለጫ ነው። ቤተሰብ ደግሞ የክርስቶስ ምሳሌ ነው። ቤተሰብ የእያንዳንዱ ሰብአዊ ሕይወት አካል የሆነውን የእግዚአብሔርን ቅርበት ያመለክታል። ምክንያቱም ክርስቶስ ሥጋ በመልበሱ በሞቱና በትንሣኤው ከእኛ እንደ አንዱ ሆኗል። እያንዳንዱ ባለትዳር ከሌላው የትዳር አጋሩ ጋር አንድ ሥጋ ይሆናል። ይህም እስከ ሞት ድረስ ሁሉንም ነገር ከእርሱ ወይም ከእርሷ ጋር ለመካፈል ፈቃደኛ የመሆን ምልክት ነው። ድንግልና ግን ከሙታን የተነሳው የክርስቶስ ዳግም ምጽአት ምልክት ሲሆን፣ ጋብቻ ደግሞ በዚህ ዓለም ውስጥ የመኖራችን ታሪካዊ ምልክት ከእኛ እንደ አንዱ በመሆን የመረጠውና ስለ እኛ ደሙን እስከ ማፍሰስ ድረስ ራሱን አሳልፎ የሰጠው የምድራዊ ክርስቶስ ምልክት ነው። ድንግልናና ጋብቻ የተለያዩ የመወደድ መንገዶች ናቸው፣ መሆንም አለባቸው። ምክንያቱም ሰው ያለ ፍቅር ሊኖር አይችልም። ፍቅር ካልተገለጠለት በቀር ለራሱ የማይገባ ሕይወቱ ትርጉም አልባ የሆነ ፍጡር ሆኖ ይቀራል። ምንኩስና ነፃ የመሆን ከአንድ መኖሪያ ወይም ሥራ ወይም አማራጭ ወደ ሌለው የመዘዋወር ገንዘብን ተገቢ በመሰለው መንገድ የማውጣትና ከሌሎች ጋር እንደፈለጉ ጊዜን የማሳለፍ ዕድል የሚሰጥ ምቹ የብቸኝነት ኑሮ የመሆን ስጋት አለበት። እነዚህን በመሰሉ ሁኔታዎች የባለትዳር ሰዎች ምስክርነት ይበልጥ ልብ የሚነካ ይሆናል። ለድንግልና የተጠሩ ሰዎች በአንዳንድ ትዳሮች ውስጥ የእግዚአብሔርን ለጋስነትና ለቃል ክዳኑ ጽኑ ታማኝ የመሆንን ምልክት ያያሉ። ይህም ለሌሎች ሰዎች ይበልጥ ተጨባጭና ለጋስ የሆነ ተደራሽነት እንዲኖራቸው ያነሳሳቸዋል። ብዙ ባለትዳር ጥንዶች የአንዳቸው አካላዊ ማራኪነት ቢቀንስም ወይም የሌላውን ፍላጎት ለማርካት ባይችልም በኅብረተሰባቸው ውስጥ እርስ በርስ እንዳይተማመኑ ወይም እንዲለያዩ የሚያበረታቱ ድምፆች ቢኖሩ እንኳን በታማኝነታቸው ጸንቶ ይኖራሉ። ሚስት የታመመ ባሏን ትንከባከባለች። ወደ መስቀል ዘንድ ቀርባም እስከ ሞት ድረስ ልትወደው ያላትን ዝግጁነት ታድሳለች። በዚህ አይነት ፍቅር ውስጥ ከመወደድ ይልቅ መውደድ የተገባ በጎ ምግባር ስለሆነ የእውነተኛ አፍቃሪ ክብር እንደ ብርሃን ያንጸባርቃል። እንደዚሁም በብዙ ቤተሰቦች ውስጥ ሕፃናት ሲያስቸግሩና ምስጋና ቢስ ሲሆኑ ጭምር ራስ ወዳድ ያልሆኑ ፍቅራዊ አገልግሎት ለመስጠት የሚያስችል ብቃት እንዳለ ማሳየት እንችላለን።
ይህም እነዚህን ወላጆች የኢየሱስ ነጻና ራስ ወዳድ ያልሆነ ፍቅር ምሳሌ እንዲሆኑ ያደርጋቸዋል። እነዚህን የመሰሉ ሁኔታዎች መነኮሳት ለእግዚአብሔር መንግሥት የገቡትን ቃል በታላቅ ልግስናና ግልጽነት እንዲኖሩ ያበረታታቸዋል። ዛሬ ዓለማዊነት የዕድሜ ልክ አንድነትና የጋብቻ ጥሪ ውበትን አደብዝዞታል። በዚህ ምክንያት ስለ ጋብቻ ፍቅር አውንታዊ ገጽታዎች ያለውን ግንዛቤ ማስፋት ያስፈልጋል።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።